0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አደራችሁ። ሻናቶቫ እንኳን አደረሳችሁ። መልካም አዲስ አመት። ህዝብ እስራኤል አዲሱን አመት ተቀብሎ በማክበር ላይ ይገኛል። እንደሚታወቀው የሮሻሻና ወይም ብርሃን ሰረቀ በዓል በእስራኤል ሀገር ለተከታታይ 2 ቀናት ነው የሚከበረው። ዛሬ ሁለተኛው ዕለት እየተከበረ ነው። አዲሱ የዕብራውያን ዘመን 5787 ዓመታት ወይም በዕብራይስጥ ፊደላት ሲሰየም ታፍሽን ፔዛይን ነው። ስለዚህ ዛሬ የመጀመሪያው ወር ቲሽሬይ 2 ታፍሽን ፔዛይን ወይም ቤት በቲሽሬይ ታፍሽን ፔዛይን ላይ እንገኛለን። ክብራትና ክብራን በድጋሚ መልካም በዓል። በጧቱ ስርጭታችን ዜናና ወቅታዊ ዘገባ አናቀርብም። ባሉን የሚመለከቱና ቀደም ብለው የተዘጋጁ ፕሮግራሞችን ወደ እናንተ እናደርሳለን። የበዓላት ዜማም በመካከል እንጋብዛለን። አብራችሁን ቆዩ። ፕሮግራሙን አዘጋጅቼ ማቀርብላችሁ ወርቅነሽ እሸቴ ነኝ። አንድ የበዓል ሙዚቃ እንጋብዛችሁ።

ክብራትና ክብራን አድማጮቻችን እንኳን ለአዲሱ አመት አደረሳችሁ። ህዝብ እስራኤል ዛሬ 5787ኛው አመት ወይም ታፍሽን ፔይዛይን አዲስ አመት ያከበረ ይገኛል። ይህን የዕብራውያን ዘመን መለወጫ በዓል ኳዜማው ጀምሮ ህዝብ እስራኤል ያከበረው ይገኛል። በእስራኤል ምድርም ይሁን በመላው ዓለም ሀገራት ለምትገኙ ይሁዳውያን በሙሉ እንኳን አደረሳችሁ እንላለን። በዓሉ የሰላም የፍቅር የደስታ እንዲሆን ከልብ እንመኛለን። ሮሻሻና ወይም ብርሃን ሰረቀ አዲሱ የእስራኤላውያን የይሁዳውያን አመት እንደሚታወቀው በእስራኤል ምድር ሁለት ቀናት በተከታታይ ይከበራል። ከዋዜማው ጀምሮ እንግዲህ 3 ማለት ነው ዋዜማው እና በተከታታይ 2 ቀናት ነው ሮሻሻና በእስራኤል ምድር የሚከበረው። በዓሉን በሚመለከት ዝግጅት ይዘን ቀርበናል። አብራችሁን ቆዩ።

አዲስ አመት ዘመን መለወጫ ለመላው ይሁዳውያን እንኳን ለአዲሱ አመት ለሮሻሻና ለብርሃን ሰረቀባል አደረሳችሁ። ሮሻሻና ርእሰ አመት ያመቱ ራስ ወይም በኢትዮጵያ ይሁዳውያን ዘንድ ብርሃን ሰረቀ ተብሎ ይጠራል። ይህ በዓል በዕብራውያን ዘመን ትሽሬ በተባለው ወይም በመስከረም ወር በየአመቱ የሚከበር ታላቅ በዓል ነው። ይህ በዓል በእስራኤላውያን ወግና ልማድ ከሚከበሩ ታላላቅ በዓላት መካከል አንዱ ሲሆን የዘመን መለወጫ በዓል ስለሆነ የሰዎችን ልብና አእምሮ የሚቀሰቅስ አዲስ አመት ለመቀበል አዲስ እቅድ የሚታቀድበት በርካታ ያመቱና የወደፊት ስራዎችን በተስፋ በማለም ከወዳጅ ዘመድ ጋር ሆኖ በየአመቱ በጉጉት የሚጠበቅና የሚከበር በዓል ነው። በዓሉ በእስራኤል ሀገር በተከታታይ ለሁለት ቀናት ይከበራል። ይኸው መላው እስራኤላውያን ይህን በዓል በማክበር ላይ እንገኛለን። እንኳን አደረሳችሁ አዲሱ አመት የፍቅር የሰላም የመልካም ህብረት የመተባበርና የመደጋገፍ አመት ይሁንልን ይሁንላችሁ።

በድጋሜ እንኳን ለአዲሱ አመት በሰላም አደረሳችሁ። የአማርኛው ሬዲዮ ክፍል ዝግጅትም ይህ አመት መልካም ነገር የምታዩበት መልካም ነገርን ይዞ የሚመጣ የደስታና የጤና የሰላም አመት እንዲሆንላችሁ ከልብ እንመኛለን። ወርቅነሽ እሸቴ ነኝ። በድጋሜ መልካም አዲስ አመት።

ሮሽ ሃሻና እንደሚታወቀው ሁለት የዕብራይስጥ ጥምር ቃል ሲሆን ትርጉሙም ርእሰ ዓመት የዓመት ራስ ማለት ነው። ይኸውም ህዝበ እስራኤል አዲሱን ዓመት የሚጀምርበት በዓል ስለሆነ የዓመት ራስ የዓመቱ ራስ መጀመሪያ እንደማለት ነው። በዕብራውያን ዘመን አቆጣጠር አዲሱ ዓመት ወይም ዘመን የሚጀምረው በመስከረም ወር ወይም በዕብራይስጡ አጠራር ሆዴሽ ቲሽሬ ሲሆን ይህ በዓል የመስከረም በዓል ወይም ሃግ ቲሽሬ ሲባል እንሰማለን። በኢትዮጵያ ቤተ እስራኤላውያን ደግሞ ይህ የዘመን መለወጫ በዓል ብርሃን ሰረቀ ተብሎ ይጠራል። ብርሃን ሰረቀ የሚለው አጠራር ከግዕዝ ቋንቋ የተወረሰ ሲሆን ብርሃን ወጣ ማለት ነው። ይህ በዓል በኢትዮጵያ ወቅቶች መሰረት የሚከበረው በክረምቱ መጨረሻ በመስከረም ወር ላይ ሲሆን ክረምቱ አልፎ ወደ በጋ ወይም የበልግ ወቅት መሸጋገሪያ ፀሐይዋ መታየት የምትጀምርበት ጊዜ ስለሆነ ቤተ እስራኤላውያንም ለዚህ በዓል ብርሃን ሰረቀ ሲሉ የሰጡት ስያሜ ነው። አዲሱ ዓመት የሚከበርበት ወቅት የክረምቱ ደመና ተገልጦ ፀሐይዋ የምትታይበት ጊዜ ስለሚጀምር ብርሃን ወጣ፣ የክረምቱ ጊዜ አለፈ ማለት እንደሆነ ከሃይማኖት አባቶች ጠይቀን ተረድተናል።

የተከበራችሁ አድማጮቻችን በዝግጅታችን ዘና ያላችሁ እንደሆነ ተስፋ እናደርጋለን። በድጋሚ መልካም በዓል ይሁንላችሁ። ዝግጅታችን ይቀጥላል። አብራችሁን ቆዩ።

በእስራኤላውያን ባህልና ልማድ መሰረት በሮሻሻና በዓል ዋዜማ የሚዘጋጁ የተለያዩ ነገሮች አሉ። ከነዚህ መካከል በበዓሉ ዋዜማ ጠረጴዛ ላይ የሚቀርቡ የምግብ አይነቶች ናቸው። በይሁዳውያን ባህል በሮሻሻና በዓል ምሽት ጠረጴዛ ላይ ቀርበው ሃይማኖታዊ ቡራኬ እየተባረከ ዘመድ ወዳጅ ቤተሰብ የሚቀምሳቸው የተለያዩና የተለመዱ የምግብ አይነቶች አሉ። ለእያንዳንዱ ምግብ ወይም የሚቀርብ የፍሬ አይነት ከሃይማኖታዊ ትዕዛዝና ከባህላዊ ልምድ አንጻር ትርጉም ይሰጣዋል።

የሮሻሻና በዓል ታሪካዊ አመጣጥና ከበዓሉ ዋዜማ ጀምሮ በዓሉ በሚከበርባቸው ቀናት ስለሚቀርቡ የምግብ አይነቶችና ትርጓሜያቸው ቤት ካናዳ ኮም ላይ ያገኘነውን ጽሑፍ ወደ አማርኛ ተርጉመን እንደሚከተለው እናቀርባለን። በበዓሉ ዋዜማ የሚበሉ ምግቦችን በጥቂቱ ስንመለከት ፖም ወይም አፕል በኢብራይስጡ አጠራር ደግሞ ታፖዋህ በማር ተለውሶ ይበላል። ሌላው የሮማ ወይም ሪሞን ፍሬ በዋዜማው ከሚቀርቡ ፍራፍሬዎች መካከል አንዱ ነው። የተምር ፍሬም እንደዚሁ በዚህ በዓል ዋዜማ ይበላል። የበግ ወይም የአሳ ራስ፣ ካሮት ወይም በኢብራይስጡ አጠራር ጌዜር፣ ቀይስር ወይም በኢብራይስጥ አጠራሩ ደግሞ ሴሌክ አዶም ጥቂቶቹ ሲሆኑ እያንዳንዱ የምግብ አይነት እየተባረከ በዓሉን ለማክበር የታደሙ ቤተሰቦች ይቀምሱታል። የእያንዳንዱን ምግብ ወይም ፍራፍሬ ትርጉም ባጭሩ እንመልከት። ታፖዋህ በማር ተለውሶ የሚበላው መልካም አዲስ ዓመት ብሎ በቃላት መመኘቱ ብቻ በቂ ስላልሆነ የሚጣፍጥ ምግብ አጣጥሞ አዲሱ ዓመት እንደዚህ የጣፈጠ ይሁንልን እንደማለት ነው። ታፖዋህ ወይም አፕል ጣፋጭ ፍሬ ነው። ማርም ጣፋጭ ነው። ለምን ሁለት የተለያዩ ጣፋጭ ነገሮችን ማቀላቀል አስፈለገ ሲባል ሃይማኖታዊ ታሪክና ቀጥታ ከጣዕሙ ጋር የተሰጡ ትርጉሞችን እንመልከት። ታፖዋህ ከዛፍ የሚገኝ ፍሬ ሲሆን በቤተሰብ እንዲሁም በትዳር አጋር ዙሪያ የሚገኘውን ደስታ እንደሚወክል ይገለጻል። ማር ደግሞ ተናዳፊዋን ከተለያዩ አበቦች በመቅሰም የምታዘጋጀው ጣፋጭ ምግብ ነው። ስለሆነም ሰዎች በህይወታቸው በስራ ቦታ ውጣውረድ የሚደርስባቸው ከሆነ ከጓደኛ ጋር በሚገጥማቸው አለመግባባትና ግጭት በአጠቃላይ በግል ህይወት የሚገጥም ፈተናንና ከፈተናው በኋላ የሚገኘውን ድልና ስኬት ይወክላል። ፈተናው ውጣውረዱ የንዋን መናደፍ ሲወክል፣ ማሩ ደግሞ ከፈተናው በኋላ ያለውን ስኬትና ድል እንደሚወክል ይገለጻል። ይህን ጽሑፍ ያገኘ ነው ቤት ካናዳ ኮም ላይ ነው። ወደ አማርኛ ትርጉመን ነው ያቀረብ ነው። ሌላው ሪሞን ወይም የሮማ ፍሬ ሲሆን ሪሞን እንደሚታወቀው በርካታ ፍሬዎችን የያዘ ነው። ስለሆነም ዘራችን እንደዚህ ይብዛልን ማለት እንደሆነ የሚናገሩ ሰዎች አሉ። ሌላው ግን የአንድ ሮማ ፍሬ ብዛት በአማካይ 613 እንደሆነ ይነገራል። በመጽሐፍ ቅዱስም 613 ትእዛዛት ስላሉ ቁጥሩ እኩል ይሆናል ተብሎ ስለሚታሰብ የሮማው ፍሬ የትእዛዛቱን ቁጥር ይወክላል ይባላል። ሌላው የበግ ወይም የአሳ ራስ ሲሆን በግምት ከ3600 ዓመታት በፊት አብርሃም አባታችን እግዚአብሔር በሰጠው ትእዛዝ መሰረት አንድ ልጁን ይስሐቅን ሊሰዋ ሲዘጋጅ በምትኩ ከእግዚአብሔር የተላከለትን በግ በማሰብ ሲሆን በአመቱ መጀመሪያ አባታችን አብርሃም ፍጹም ታማኝነቱን ለእግዚአብሔር በማሳየቱ የተደረገለትን ይቅርታ የሚያስታውስ ነው። እኛም ሕዝበ እስራኤል የአብርሃም የልጅ ልጆች እግዚአብሔር ይቅርታ እንዲያደርግልንና አመቱን በተስፋ እንድንጀምር እንደሆነ ቤት ካናዳ ኮም ላይ ያገኘነው ትንታኔ ያስረዳል። ከኢብራይስጥ ወደ አማርኛ ተርጉመን ነው ያቀረብነው። የበግ ራስ ካልተገኘ የአሳ ራስ መብላት ይቻላል። ትርጉሙም ሕዝበ እስራኤል ራስ እንጂ ጅራት አታድርገን፣ መሪ፣ ተጽዕኖ ፈጣሪ፣ አዳዲስ ነገር ፈጣሪ ያድርገን ማለት ነው። ሌላው የተምር ፍሬ ሲሆን ተምር ፍሬው ጠንካራ ስለሆነ ልክ እንደ ፍሬው ጠንካራ ሕዝብ አድርገን ለማለት ነው። ጌዜር የሚለው ቃል ፍርድ ከሚለው ቃል ጋር ተመሳሳይ ስለሆነ በፍርድ ቀን ከጻድቃን ምድብ ወይም በሕይወት መጽሐፍ እንዲጽፈን በመመኘት ነው። በሮሻሻና ዋዜማ ከሚቀርቡ የምግብ አይነቶች የጥቂቶቹ ትርጉም ከሞላ ጎደል ይህን ይመስላል።

0: ዘንድሮ የእብራውያንና የኢትዮጵያውያን የዘመን መለወጫ በዓል የዋለው አንድ ላይ ነው። ኢትዮጵያና እስራኤል የዓለማችን ቀደምት ሀያላን ሀገራት ናቸው። በተቀራራቢ ግምት ከ3000 ዓመታት በፊት ሁለቱ ሀገራት ተጽዕኖ ፈጣሪና ታዋቂ የጸና መንግስታት የነበራቸው ሀገራት ሲሆኑ የኢትዮጵያዋ ንግስት ማክዳ ወይም ንግስተ ሳባ ማልካት ሽባ የእስራኤሉን ንጉስ ጥበበኛው ሰለሞንን ታሪክ ሰምታ በመደነቅ የሰማችውን ባይኗ ለማየት በዝሆኖችና በዘመኑ የመጓጓዣ አገልግሎት በሚሰጡ እንስሳ በመጠቀም በሰራዊቷ ታጅባ ደንገጥሮቿን አስከትላ ለንጉሱ እጅ መንሻ የከበሩ ስጦታዎችን ይዛ ከረጅም ጉዞ በኋላ እስራኤል ገባች። ንጉስ ሰለሞንም በቤተ መንግስቱ ታላቅ ድግስ ደግሶ ደማቅ አቀባበል አደረገላት። በቆይታውም የንጉስ ሰለሞንን ጥበብ በማየት እንደተደነቀችና የተለያዩ ፈተናዎችን አቅርባለት እንደመለሰላት ጉብኝቷን ስታጠናቀቅም በክብር ሽኝት እንደተደረገላት በመጽሐፍ ቅዱስ በሚድራሻና በክብረ ነገስት መጽሐፍ ላይ እንደተጻፈ ይነገራል። በነበራቸው ቆይታም የኢትዮጵያውን ንጉስ ቀዳማዊ ሚኒሊክን እንደወለዱና ከቀዳማዊ ሚኒሊክ ጀምሮ የኢትዮጵያ የነገስታት ታሪክ እስከ ቅርብ ጊዜ ድረስ በዘር ወራሽነት እንደቀጠለ ክብረ ነገስት ላይ በሰፊው እንደተከተበ ከታሪክ እንረዳለን። ይህን ታሪክ ልናነሳው የፈለግነው ንጉሱ ለንግስቲቱ ስጦታ ሲሰጣት እንቁ ለጣትሽ ስላላት እንቁጣጣሽ የሚለው ቃል መነሻ ከሆኑት ታሪክ መካከል ይህ ቃል አንዱ መላምት እንደሆነ ይነገራል። እንቁ እጣ የሚል ትርጉም እንዳለውም እንዲሁ ታሪክ ይዘክራል። ለማንኛውም የሁለቱን ሀገራት ጥልቅና ቀደምት ግንኙነት ከዚህ ታሪክ መረዳት ይቻላል። እስኪ ስለ እንቁጣጣሽ ያዘጋጀነውን ተጨማሪ አጭር ታሪክ እናቀርብላችሁ።
1: እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን።
0: በእብራውያንና በኢትዮጵያውያን ዘመን አቆጣጠር አዲስ ዓመት ወይም ዘመን መለወጫ በዓላት የሚከበረው አንድ ሰሞን ነው። አዲስ ዓመት በኢትዮጵያ እንደምናውቀው እንቁጣጣሽ በመባል ነው የሚጠራው። በኢትዮጵያ የክረምቱ ወቅት አብቅቶ በመስከረም ወር ሜዳውና ጋራው በአበባ በተለይም ባዲ አበባ የሚያሸበርቅበት ወቅት ነው። እንቁጣጣሽ የተባለው ጋራውና ሜዳው በአዲ አበባ ስለተጎናጸፈ ይሆን? ስለ እንቁጣጣሽ አመጣጥ ታሪክና ትርጉም ስናነብ ያገኘነውን እንንገራችሁ። ሊቃውንት እንደሚያስረዱት እንቁጣጣሽ የሚለው ስያሜ አመጣጥ ወይም ጥንተ ታሪክ በመጀመሪያ ኖህ ለሶስት ልጆቹ አህጉራትን በዕጣ ሲያከፋፍላቸው አፍሪካ ለካም ደረሰችው። ካምም ወደ አፍሪካ ምድር ሲገባ በመጀመሪያ ያረፈው በኢትዮጵያ ነበር። ሀገሪቱም ባዲ አበባ አሸብርቃ ነበር። ጊዜው ወረሃ መስከረም በመሆኑ ደስ ብሎት እንቁ እጣ ወጣሽልኝ በማለት ይህችን ወቅት እንቁጣጣሽ ብሏታል ይባላል። ሁለተኛው የኢትዮጵያ ንግስተ ሳባ የንጉስ ሰለሞንን ዜና ጥበብ እየሰማች ስታደንቅ ትኖር ነበር። ንግስቷም በጆሮዋ የሰማችውን ባይኗ አይታ ለመረዳት ስለፈለገች በግመሎች ላይ ሽቶና እጅግ በርካታ ወርቅ እንዲሁም በኢትዮጵያ የሚገኙ በኢየሩሳሌም የማይገኙ ልዩ ልዩ ገጸ በረከቶችን አስጭና ከብዙ ሰራዊት ጋር ወደ ኢየሩሳሌም መጣች። ከንጉሱ ሰለሞንም ጋር ተገናኝታ የያዘችውን ገጸ በረከት ከሰጠችው በኋላ ብዙ ነገሮችን ጠየቀችው። እርሱም አንድ ነገር ብቻ ሰውሮ ሁሉንም ገለጸላት። ቤተ መንግስቱንም በቤተ መንግስቱ የሚገኙ እጅግ በጣም የከበሩ ዕቃዎችን ሁሉ አስጎበኛት። ሲያበቃም እንቁ ለጣትሽ ጌጥ ይሁንልሽ ሲል እጅግ በጣም የከበረ እንቁ አበረከተላት ይባላል። ወሩም ወረሃ መስከረም እንደነበረ ይነገራል። ከዚህ በመነሳት እንቁጣጣሽ የሚለው ቃል እንደመጣ በታሪክ ተመዘገበ።

0: የተከበራችሁ አድማጮቻችን የሚቀጥለው ቃለ መጠይቅ ከበዓሉ በፊት አስቀድሞ የተዘጋጀ መሆኑን ልናስታውስ እንወዳለን። ወደ ቃለ መጠይቁ እንለፍ። የተከበራችሁ አድማጮቻችን አሁን ደግሞ ከአቶ ጌዲዮን ጌታቸው ጋር ነው ምንወያየው። ጌዲዮን የአዲስ አበባ ኗሪ ነው። በማህበራዊ መገናኛ አውታሮች ብዙዎች ያውቁታል። በሶሻል ሚዲያ ስልክ መስመራችን ላይ ይገኛል። በቀጥታ ወደ እሱ ነው የምናልፈው። ጌዲዮን ጌታቸው ከአዲስ አበባ። አቶ ጌዲዮን ጌታቸው ጤና ይስጥልን፣ እንደምን አለ?
1: ጤና ይስጥልኝ፣ እንዴት ናችሁ? ሰላም ነው።
0: እናመሰግናለን። እንግዲህ አቶ ብዬ ነው የጠራሁ፣ አንተም ነው ያልሁት። አንተ በይኝ ስላልክ ነው ከውይይታችን በፊት አንተ እያልሁ ልቀጥል ወይስ አንቱ?
1: አዎ ቀጥይ፣ እንደዚህ አንተ እያልሽ ቀጥል፣ ችግር የለውም።
0: እሺ አመሰግናለሁ። ጌዲዮን፣ በመጀመሪያ ለቃለ መጠይቁ ፈቃደኛ ስለሆንህ በጣም እናመሰግናለን።
1: አመሰግናለሁ።
0: ወደ ጥያቄዎች ከማለፌ በፊት እስኪ ጌዲዮን ጌታቸው ማን ነው? ራስክን ለአድማጮች አስተዋውቅልን እባክህ።
1: ኦኬ፣ እንግዲህ ያው እኔ ጌዲዮን ጌታቸው እባላለሁ። አሁን ላይ በጁዳይዝም ዙሪያ አንዳንድ ትምህርቶችን ለማስተማር የተወሰነ እንቅስቃሴዎችን እያደረኩ ነው። እና እኔ ማን ነኝ የሚለውን ነገር ባጭሩ ለመመለስ ያክል እንግዲህ ቀጨኔ አካባቢ ነው የምኖረው። የተወለድኩት ወደ ሸዋ አካባቢ ክፍለ ሀገር ላይ ነው እና እዛ የተወሰነ ጊዜ እዛ ኖር ያለው። ከዛ ወደዚህ ሙቭ አድርገን እዚህ አዲስ አበባ ከመጣን በኋላ እዚህ አዲስ አበባ ላይ ነው እየኖርኩ ያለሁት። አሁን ላይ በሃይማኖታዊ ጉዳዮች ላይ እንቅስቃሴ አደርጋለሁ፣ ሰዎችን ለማስተማር የይሁዲ እምነትን የሚለውን ነገር መንገዱን ለማሳየት ለማስተማር እንቅስቃሴ እያደረግኩ ያለው አንድ ግለሰብ ነኝ ማለት ይቻላል።
0: ጥሩ። እንግዲህ ያው በሶሻል ሚዲያ አብዛኛዎቻችን እንግዲህ ስናይህ ለዛ ነው በዚህ ስለምናውቀው አንተ ልበል ወይ ሳንቱ ብዬ ጥያቄውን ያነሳሁትና እንግዲህ ወደዚህ ስራ ስትመጣ መቼም አላማ አለ? እንደው ምንድን ነው ምክንያት? ምን አነሳሳህ? ከቤተሰቦች ከልጅነትህም ጋር ተያይዞ ያለ ነገር ካለ ግልጽ አድርግልን እስኪ ለእኔም ለአድማጮችም። ጌዲዮን፣
1: ያው እንግዲህ የእኛ ማህበረሰብ ታሪክ ያው ትንሽ ከሌሎች አካባቢ ለምሳሌ ጎንደር ካሉት ቤተ እስራኤሎች ትንሽ ለየት ይላል እና አብዛኛው ነገር በድብቅ ያሉ ነገሮች ናቸው፣ በድብቅ በውስጥ የሚደረጉ ነገሮች ናቸው እና እንደዚህ በውጪ ወይም ደግሞ በትክክል እንደ ይሁዲ ፕራክቲስ የማድረጉ ነገሮች ምናምን የሉም እና ያው ብዙ ጊዜ ይሁዲ ነን የሚለውን ነገር ከቤተሰብ ያው ይነገራል። በዛ ውስጥ አድገናል። ከዛ በኋላ ደግሞ ያው እኔ እያደግኩም ስመጣ በደንብ ነገሮች እየገቡ ስመጣ ያው ይሄን ዘመናዊ ትምህርት እማር ነበረ። ከዛ በኋላ ሃይስኩል ላይ ባለሁበት ጊዜ በደንብ ስለ እምነት ውስጥ እያጠናሁ እየተማርኩኝ ምናምን በራሴ ስገባበት ከእንትኑ ጋር አይሄድም፣ ከዚህኛው ከዘመናዊ ትምህርት ጋር የሚሄድ አይደለም፣ እኩል አይመጣም እና ስለዚህ እሱን አቁሜ ወደ ሃይማኖት መምጣት አለብኝ የሚለውን ነገር ስለወሰንኩኝ አሁን ባለኝ አቅም ራሴን ለማስተማር ጥረት እያደረግኩ ነው። ያንን ደግሞ ለማውቃቸውን ነገሮች ለሌሎች ወንድሞቼና እህቶቼ በተለያየ አካባቢዎች ላሉ በአማርኛ ቋንቋ መስራት ለሚችሉ ለእነሱ ለማስተማር ነው ጥረት እያደረግኩና በተለይ ይሄን ስራ እንድሰራ ይሄን ትምህርት እንዲያደርገ ያደረገ ምንድን ነው? ብዙ ጊዜ ሚሽነሪዎች በእኛ ባለንበት አካባቢ ብዙ የሚሽን ስራዎች ይሰራሉ እና ኢቨን ራሱ እዚህ ቀጨኔ አካባቢ እኛ ጋር የራሳቸው የሆነ የመሻኒክ ኮንግሬጌሽን የሚባል ቸርች አላቸው እና ወይም ደግሞ ምኩራብ አላቸው። እዛ እንቅስቃሴ ያደርጋሉ፣ ማህበረሰቡን ወደዛ ኮንቨርት ለማድረግ ብዙ ስራዎችን ይሰራሉ እና በተመሳሳይ እስራኤል አካባቢ ላይ ብዙ ዘመቻዎችን ያደርጋሉ። በአጠቃላይ በዓለም አቀፍ ደረጃ እንደዚህ አይነት እንቅስቃሴዎች ያደርጋሉ እና እኛ ደግሞ በራሳችን በኩል የማህበረሰባችንን ጠንካራ ማህበረሰብ መገንባት አለብን፣ ማስተማር አለብን የሚል ሀሳብ ወደ እኔ ስለመጣብኝ እና ኃላፊነትም ስላለብን ሃይማኖታችን የሚፈቅደው ነገር ምንድን ነው፣ በዚህ በታና ውስጥ ያሉት ነገሮች ምንድን ናቸው፣ ክሌም የሚደረጉ ነገሮችም ስላሉ ከነዛ በኩል እነሱን ትክክለኛ ይሁዲ አስተምሮ ምንድን ነው የሚለውን መግለጽና ማስተማር አለብን የሚለው ላይ ነው አሁን በብዛት እየተንቀሳቀስኩ ያለሁት እና በተመሳሳይም እዚህ እኛ ጋርም እንዳልኩሽ ማህበረሰቡ በድብቅ የነበረ ለረጅም ጊዜ ስለሆነ ወደ ክርስትና የመግባቱ እንትን በስፋት ወደዛ እንደዚህ አይነት ነገሮች ስላሉ እዚህም ያለውን ኮሚኒቲ ለማስተማር እና ወደ ትክክለኛ ማንነቱ ለመመለስ በሚለው ላይ ነው እየተንቀሳቀስኩ ያለሁት ማለት ነው።
0: ስለዚህ ዘመናዊ ትምህርት ሙሉ በሙሉ ትተህ ወደ ይሁዳን እምነት ጥናት ገፍተሃል ማለት ነው? ሙሉ በሙሉ
1: ያ አው ትምህርት ኦልሞስት ከተውኩ አሁን ወደ 7 ዓመት አካባቢ እየሆነ ነው። ያው እዚህ እንደሚታወቀው ኢትዮጵያ ውስጥ የሽባ የለም፣ መደበኛ ትምህርት ቤቶች፣ ሃይማኖት ትምህርት ቤቶች የሉም። ያው እንግዲህ በዚህ በኢንተርኔቱም በዩቲዩብም ባሉት የኢንተርኔት አክሰሶች ተጠቅሜ ያው የተለያዩ የይሁዲ እውቀቶችን ለማግኘት እንደዚሁም መጽሐፎችን በማንበብ ራሴን ለማስተማር ሆነው ጥረት እያደረኩ ያለሁት በዛ ልክ ነው አሁን እየተንቀሳቀስኩ ያለሁት ማለት ነው።
0: እንዳውን በኢንተርኔት አማካኝነት ብቻ ነው አሁን እምነቱን ለማጥናት የምታደርገው ጥረት እየቀጠልክ ያለኸው? እንደ ወይስ ፊት ለፊት መምህር አጋጥሞ ተምረህ ታውቃለህ? ራብ ከእስራኤልም የመጣ ከሌላ ዓለምም ሊሆን ይችላል። እንደው ፊት ለፊት አግኝቶ ያስተማረህ መምህር አለ?
1: በአካል በሚባል ደረጃ ለ45 ቀን የሚሆን አንድ የሞሮኮ ይሁዲ ነው፣ ግን ያው ወደ እስራኤል አላህ ከሞሮኮ ነው ያደረገው እና እሱ አስተምሮ ነበር በተያዙ ማለት የሀላካ ትምህርቶች እዚሁ መቶኛ ጋር 45 ቀን ቆይቶ አስተምሮን ከዛ በኋላ ለተማርንበት ሰርቲፊኬት ሰጥቶን ምናምን ነው ሄደው እና
0: ከእስራኤል ነው የመጣው ወደ እሱ
1: ከእስራኤል ነው የመጣው እሱ 45 ቀን አስተምሮናል። ከዛ በዘለለ ግን እንደዚህ በቀጥታ ፌስ ቱ ፌስ ያስተማረን ወይም ደግሞ ያስተማረኝ የለም እኔ በግሌ። ያው እንደዚህ በዙሞች ግን ከትምህርቶችን እንማማራለን። ለምሳሌ ራባይ ጽፊካ የሚባሉ አንድ አስተማሪያችን አሉ። እሳቸው በየሳምንቱ አንዳንድ ቀን እየገቡ ፓራሻ ታሸቦ ያስተምሩናል። እንደዚህ ብዙዎቹ ትምህርቶች በቃ በኦንላይን ናቸው እንደዚህ የምንማራቸው ማለት ነው።
0: ከዚህ የመጣ ይሁዲ የሞሮኮ ይሁዲ ከእስራኤል መጡ አስተማረን ያልከው እነማን ነው ያስተማረው? አንተን ጨምሮ እንዲህ እንደ ፍላጎት ያላቸውን ሰዎች ነው ወይስ ቀጨኔ አካባቢ የሚገኙ ማህበረሰቡን ሰብስበው ነው ያስተማሩት?
1: ያስተማረው ከእኛ ሙክራ ውስጥ የእኛ ሜምበር የሆኑት ነው ማለት እኛ ሲናጎግ አላ ቀጨኔ እዛ ውስጥ የሚሳተፉትን እና የእኛ ሜምበሮች እና የእኛ የዛ የኮንግሬጌሽኑ አባል የሆኑትን ነው ያስተማረው። ከነዛ ውስጥ ያልተማሩ ሰዎች አሉ በስራ ምክንያት ምናምን፣ እንደዚሁ ደግሞ ከነዛ ውስጥ የሚችሉትንና መማር የሚችሉትን ሰዎች ነው ያስተማረው እሱ ማለት ነው።
0: እንዴት አገኛችኋቸው? እንዴት መጡ?
1: ራባዩ ነው ራባዩ የመጡት እንግዲህ በተለያየ ጊዜ ከእስራኤል እኛ ጋር እየመጡ የሚጎበኙ ሰዎች ነበሩ። እንደ ራባይ ኤላ ሁብርን ባሆም ይባል ነበር ትልቅ ራባይ እንትን ውስጥ የሚሰራ ማለት ምንድነው ይሄ ቤት ድር ውስጥ ነው የሚሰራው እና እሱ መቶ ጎሚቶን ነበር። ከዛ ደግሞ ከኛ ጋር ፊልም እየሰራች ያለች መልካሽ ሀብታ የምትባል ከእሷ ጋር ሁለቱ ሆነው እሱን አናግረውት ምናምን ነው እነሱ ናቸው ወደዚህ እንዲመጣ ያደረጉት ማለት ነው።
0: ስለዚህ ያው አውቆ ማህበረሰቡን አውቀው ሊያስተምሩ ነው የመጡ ማለት ነው። ጥሩ። አሁን አንተን እንደው ስናይህ በዩቲዩብ እኔም ሳይህ አለባበስህ ሁሉ ነገርህ ያው በውጭ ስትታይ እዚህ እስራኤል ሀገር የሀረሪ ማህበረሰብ ተብሎ እንደሚኖረው ሌላም ዓለም በእርግጥ ይኖራል የዚህ ማህበረሰብ አባል እንደዛ ነው። አንተ ኢትዮጵያ ውስጥ እንዲህ አድርገህ ስትንቀሳቀስ እንዴት ነው? ተጽዕኖ የለውም ወይ? እንዴት ነው በነጻነት የምትንቀሳቀሰው?
1: በእርግጥ ያው ትንሽ ተጽዕኖዎች አሉ። ነገር ግን ያን ያክል እንደዚህ ከፊዚካል አታካ የሚያዙ ተጽዕኖዎች የሉም። በብዛት የሚያጋጥሙኝ እንደዚህ በቃ የመሳቅ፣ የማሽቋጠጥ፣ የማሽሟጠጥ አይነት ነገሮች በብዛት ያጋጥሙኛል በምንቀሳቀስበት ጊዜ። ግን እኔ እነዛን ነገሮች እንደሚመጡ አስቀድሜ ያውቃቸዋለሁ። በማህበረሰቡ ውስጥ ያሉትን አመለካከቶች እንደዚህ ያለመቀበል አይነት ነገሮችን አስቀድሜ ያውቃቸዋለሁ። ምክንያቱም ይሁን የሆነሽ ስትንቀሳቀሽ በየትኛውም ዓለም ብትሄጂ የሆነ የመግፋት ነገሮች አሉና ቶራችንም ስለሚናገር ማለት ይሄ ጥላቸው የሚጀምረው ገና ከሲናይ ነው እና ቶራን ስንቀበል ጀምሮ የመጣ ነው እና እሱ ያው ስለማውቀውም ያን ነገር አመኘበት ነው የገባሁት። ሰዎች የተለያየ ነገር ሊሉ ይችላሉ፣ ሊሳደቡ ይችላሉ። እንደዚህ በማህበራዊ ህይወት ጋር ተያይዞ የማግለል ነገሮች ሊያመጡ ይችላሉ። ግን እነዛን ነገሮች እኔ አስቀድሜ ነው የተቀበልኳቸው። ወደዚህ እንቅስቃሴ ውስጥ ገባ ወደዚህ ላይፍ ውስጥ ስገባ እነዚህ ነገሮች እንደሚመጡ ስለማቅ ለነዛ ነገሮች ዋጋ አልሰጡም ወይም ደግሞ ቦታ አልሰጣቸውም። እኔ ማድረግ ያለብኝ ብቻ ለራሴ ማድረግ የምፈልገውን ሃይማኖቴ ወይም ደግሞ ኦሪት የምታዘውን ነገር ብቻ ለማድረግ እንቀሳቀሳለሁ እንጂ ሰዎች ምን ይላሉ፣ ሰዎች ምን ያስባሉ የሚለው ነገር ያው ቦታም ስለማልሰጠው ከዛ እንግል ነው የማይሆን ማለት
0: እንደው ግን ለምን እንደዛ መረጥህ? ዝም ብለህ ያው እንደ ማንኛውም ሰው አለባበስ ለብሰህ የትምህርቱን ስርዓት ሂደቱን ማስኬድ አትችልም ነበር?
1: እንግዲህ ከጁዳይዝም ውስጥ ስትገቢ ወይም ደግሞ ወደ ይሁዲነት ስንገባ አለባበስ ራሱ ወይም ደግሞ እንዴት መልበስ አለብን የሚለው ነገር እያንዳንዱ ላይፍ ስታይላችን ውስጥ ወይም ደግሞ ህይወታችን ውስጥ የኦሪት ትእዛዝ አለበት። ስለዚህ እንዴት መልበስ አለብን፣ እንዴት መመገብ አለብን፣ እንዴት ላይፋችንን እንዴት መኖር አለብን የሚለውም ነገር ያው የኦሪት ትእዛዝ አንዱ አካል ነው እና ስለዚህ እኔ ደግሞ ጀስት አይሁዳዊነቴ ወይም ደግሞ አንድ ሰው እኔ ይሁዲ በመሆን የሚያሳፍረኝ ነገር የለም። ሰዎች የራሳቸውን ፍልስፍና ራሱ ራሳቸው ፈልስፈው ራሱ የሆነ ነገር ክሬት አድርገው በነፃነት በሚንቀሳቀሱበት በዚህ ዓለም ውስጥ እኔ ደግሞ ራሴን ደብቄ የምንቀሳቀስበት ምንም ምክንያትም ራሱ ያለ መስሎ ስለማይታየ ማለት ነው። ስለዚህ ራሴ በራሴ ምክንያት ማለት ብዙ ጊዜ ምን አለም እየፈራን ወይም ደግሞ እየተደበቅን ራሳችንን ወደ ዝቅ የምናደርግበት ነገሮች አሉ። አሁን ለምሳሌ የእኛን ማህበረሰብ ብትወስጂ ራሳቸውን ነው ሀይድ ያደረጉት። ማለት የሃይማኖታዊ ስርዓት የሚያደርጉበት ቦታ ራሱ ከመኖሪያ ቤት ጋር ተመሳሳይ ነው። ከዛ በኋላ ሌላው ማህበረሰብ አያውቀውም፣ ራሱ የሃይማኖት ቦታ መሆኑ ምናምን ምናምን አያውቅም። እና ራሳቸውን ነው የሚደብቁት። ኢቭን ለልጆቻቸው ራሱ በስነ ስርዓት አያስተምሩ። ምክንያቱም ልጆች ይሄን ሚስጥሩን አውጥተው ለሌላ ይናገራሉ፣ ይሄ ከተሰማ ይገሉናል፣ ይጨርሱናል በሚል አይነት እሳቤ ውስጥ ራሳቸውን ደብቀው ነው የኖሩት። እና ያ ራስን መደበቅ ደግሞ በጊዜ ሂደት ራስን ወደ ማጥፋት ወይም ደግሞ ማንነት እየተሸረሸረ እየተሸረሸረ ወደ መጥፋት ደረጃ ነው የሚመጣው። እና እኔ የሚመጡትን ችግሮች መጋፈጥ መቻል አለብን። የሆነ ችግር ካልፈታሽው ችግር ችግር ሆኖ ከተቀመጠ ሌላ ችግር ነው ራሱን ይዞ የሚመጣው እና ጀስት ጊዜውም አይደለም ራሱ ልንደበቅበት ብዬ አስባለሁ። እና ከዛን ግን ነው እኔ በነፃነት መንቀሳቀስ አለብን ብዬ ማስበው ማለት ነው።
0: እንደው መንገድ ላይ ስትሄድ የተለያየ ቦታ ሰዎች አይጠይቁህም ምንድን ነው ምን አይነት አለባበስ ነው ብሎ? መቼም ብዙ ሰው ላያውቅ ይችላል እንዲህ አይነት አለባበስ የይሁዳውያን አለባበስ መሆኑን።
1: አዎ፣ የሚገርምሽ በማህበረሰቡ እንደ በአብዛኛው ስትመለከች እንደዚህ ጠይቆ የመረዳት አይነት ዝንባሌ የለውም ማህበረሰቡ። እና ጀስት በቃ ወይ ካሳቁ ወይ ካሽሟጥጡ የሆነ ለየት ያለ ነገር ሲያዩ እንደዚህ አይነት ነገር ነው አብዛኞቹ የሚያደርጉት ማለት ነው። አንዳንዶቹ ደግሞ ጀስት እኔ ሙስሊም እንደሆንኩኝ የሚቆጥሩ ሰዎች አሉ። ከኪፓ ምናምን ከሙስሊሞች ጋር ስለሚመሳሰል ልክ እንደ ሙስሊም የሚቆጥሩ ሰዎች አሉ። አንዳንዶች ደግሞ በደንብ እንደዚህ የሚያውቁ የገባቸው ሰዎች ሰላም ብለውኝ አክብረውኝ ምናምን እስራኤል እንወዳቸዋለን ምናምን የሚሉም ሰዎች አሉ። እና በዛው ልክ ደግሞ እንደዚህ የማሽሟጠጥ አይነት ነገሮች የሚያደርጉ ብዙዎች ናቸው። እና በአብዛኛው ማህበረሰቡ ስትመለከችው ግን ነገሮችን ጠይቁ የመረዳት ለምንድን ነው እንደዚህ የሆነው ከምን ተነስቶ ነው የማለትና የመጠየቅ ልማዱ ያው የተለመደ ነገር አይደለም፣ ብዙዎችም የሚያደርጉት ነገር አይደለም።
0: አዎ፣ የዩቲዩብ ቻናል አለህ ጌዲዮን?
1: የዩቲዩብ ቻናል አለኝ። ሪተርን ቱ ጁዳይዝም ወይም ደግሞ ወደ ይሁዲ ማንነት ወይም ደግሞ ወደ ይሁዲ እምነት መመለስ የሚል ትርጉም ሊኖረው ይችላል፣ ወደ አማርኛ ሲመጣ ማለት ነው። ስለዚህ በዩቲዩብ አሁን ላይ በቻልኩት አቅም ያው የግል ህይወትም ስላለ በራሴም ህይወቴንም ለማስኬድ ሌላም ስራ ስለምሰራ ከሱ ጋር አያይዤ ያው ይሄኛውን ዩቱቡን የምሰራበት አለ። ያው ፌስቡክ ላይም በስፋት እንቀሳቀሳለሁ። ያው በስሜን ያለው ጊዱን ጌታቸው ነው የሚለው። እንደዚሁም በተለያዩ ፕላትፎርሞች በቲክቶክ ላይም በተወሰነ ሁኔታ ያው አክቲቭ ባይባልም እንቅስቃሴዎችን እዛ ላይም አደርጋለሁ። ዌብሳይትም የራሴን እንግዲህ ቢውልድ ለማድረግ እየጣርኩ ነው በዝራት አሸም። እሱንም እንግዲህ ወደፊት የራሴ የሆነ ዌብሳይት ኖሮኝ እዛ ላይ ደግሞ በጣም ብዙ ጽሁፎችን እያዘጋጀኋቸው ያሏቸው አሉ። እነሱን እዛ ላይ የማስቀምጥበት ሁኔታዎችን ለመፍጠር እየጣርኩ ነው እና ይህን ሪተርን ቱ ጁዳይዝም የሚለውን ቻናል ኦልሞስት አሁን ከከፈትኩት ያው አንድ አመት አካባቢ እየሆነው ነው። ነገር ግን ያው በመሀል ላይ መቋረጦች ነበሩ። ከዚህ ከህይወት ጋር ተያይዞ ከስራ ጋር ያው ኑሮ አይሞላም እና መርባሯል ስለሆነ በዛ ምክንያት ትንሽ መሀል ላይ ትቼው ነበር። አሁን ላይ በደንብ ለማስኬድ ጥረት እያደረኩ ነው። ሶ ሪተርን ቱ ጁዳይዝም የሚባል ቻናል አለኝ።
0: አዎ፣ የምታስተላልፈው መልእክት በዋነኛነት ትኩረቱ ምንድን ላይ ነው? በዚህ ዩቲዩብ ቻናል የምታስተላልፈው መልእክት
1: ጀነራሊ አሁን በዚህ በዩቲዩብ የምሰራቸው ስራዎች ምንድን ነው? ሰዎች ወይም ደግሞ የተለያዩ አካላቶች በተለያየ ቋንቋ ይሄን የኛን ታናክን በተለያየ ትርጉሞች ተርጉሞ የሚጠቀሙ ሰዎች አሉ። የራሳቸው የሃይማኖት ርዕዮተ ዓለም የሚከተሉ ማለት እና እነሱ ደግሞ ያንን መጽሐፍ የእኛን ታናክ ለራሳቸው በሚፈልጉት መልኩ ኢንተርፕሬት እያደረጉ ለራሳቸው ዓላማ ለራሳቸው የሃይማኖታዊ ዓላማ የሚጠቀሙበት ሁኔታዎች አሉ። እነሱ አካላቶች ደግሞ መጥተው ከኛ ጋር ደካማዎችን ወይም ደግሞ ብዙ የሃይማኖት እውቀት የሌላቸውን ሰዎች እነዛን የተወሰኑ የታናክ ክፍሎችን በመጥቀስና የእነሱን አንደርስታንዲንግ ወይም ደግሞ የእነሱን አረዳድ ከዛ ጋር በማገናኘት የማህበረሰቡን ወደ እነሱ እምነት ወደ ተለያዩ የክርስትና ሴክቶች ውስጥ የማስገባት ዝንባሌዎች አሉ፣ ሁኔታዎች አሉ። እኔ የምሰራው ነገር ምንድን ነው? እነሱ የሚያነሳቸው ክሌሞች አሉ። እኛ እንዴት ነው መረዳት ያለብን? ነቢያቶቹ እንዴት ነው ይሄን ነገር ያስረዱት? አውዱ ምንድን ነው? ኮንቴክስቱ ምንድን ነው? እያል ትክክለኛውን የጁዳይዝም አስተምሮ ለህዝቦቻችን፣ ለእኛ ኮሚኒቲ፣ ለእስራኤል ህዝብ ለሆነው ያንን መግለጽ ነው። በአማርኛ አንደርስታንድ ለሚያደርጉት ማለት ነው። በተለያየ ቋንቋ የሚሰሩ ሰዎች አሉ። ለምሳሌ በስፋት አሜሪካ ላይ የሚታወቀው ራባይ ቶቢያ ሲንገር አለ። ለምሳሌ አሁን እሱ የኢትዮጵያን ቤተ እስራኤል ራባናቶችን ጋብዞ ነበር እሱ ዩቱብ ላይ እና ምንድን ያቀረበላቸው ጥያቄ ሚሽነሪዎች ወይም ደግሞ ከዚህ ከአሜሪካ የሚመጡ ሚሽነሪዎች የኢትዮጵያ ቤተ እስራኤልን ወደ ክርስትና ኮንቨርት ለማድረግ በጣም በስፋት እስራኤል ውስጥ እየተንቀሳቀሱ ነው እና ያን ነገርም ሲያደርጉ ይታያል። እናንተ ያን ነገር ለመከላከል እና ማህበረሰቡን ለማስተማር ምን አይነት ስራ እየሰራችሁ ነው? ምን ትላላችሁ? እዚህ ላይ ብሎ ጥያቄ አቅርቦላቸው ነበር እና እኔም ደግሞ ምናልባት ያን ነገር ለመፍታት የተወሰነ ነገር ማድረግ የሚችል ከሆነ የሚል ሀሳብ ስላለኝ ጀስት ታናክ ምን ይላል የሚለውን ነገር ነው ለማስረዳት የምሞክረው ማለት ነው።
0: ተቃውሞ አይገጥምህም? በትምህርት የምታስተላልፈው ትምህርት እንደው እንግዲህ ያው ኮሜንት ምላሽም ይሆናል እዛው የምታስተላልፈው መልእክት ላይ በጽሁፍ ወይም እንደው በሌላ በተለያየ መንገድ ተቃውሞ አይነሳብህም?
1: ኦኬ፣ በእርግጥ ኮሜንት ሴክሽኖች ላይ የሚነሱ ተቃውሞዎች አሉ። አግባብነት ያላቸው ተቃውሞዎች አሉ፣ ያለ አግባብ የሚነሱ ተቃውሞዎች አሉ። ነገር ግን እዛም ለዩቱብ ላይ ይገልጸዋለሁ ወይም ደግሞ አስቀምጫለሁ። እኛ ዓላማችን ከማንም እምነት ጋር ወይም ደግሞ ከተለያዩ እምነቶች ጋር ችግር የለብንም። ማንም ሰው የፈለገውን እምነት መከተል ይችላል። የሌሎችን እምነት ለማጥፋት ወይም ደግሞ ሌሎች እምነት ውስጥ ያሉ ሌሎች ኔሽኖችን ወይም ደግሞ ሌሎች ህዝቦችን ወደ እኛ የማምጣትም ዓላማ አይደለም እኔ እየተንቀሳቀስ ያለሁ መሰረት ነው። እኔ የራሴን ማህበረሰብ፣ የራሴን እምነት፣ የራሳችንን ማንነት የመግለጽና የማስተማር ነው። ስለዚህ እኔ እያደረግኩ ያለሁት የእኛን ማህበረሰብ ፕሮቴክት ማድረግ ነው፣ መጠበቅ ነው። ስለዚህ አንቲ ወይም ደግሞ የእነሱን እምነት ለማጥፋት የምንቀሳቀስ የሚመስላቸው ሰዎች አሉ። የተሳሳተ ነገር ነው በቪዲዮ ስለገለጽኩት ማለት መሰረታዊ ዓላማ አድርጌ እየተንቀሳቀስ ያለሁት እኔ ምንድን ነው የእኛ የይሁዲ እምነት ምን ይላል፣ እነዚህ ሰዎች ወይም ደግሞ እነዚህ በተቃራኒ እምነት ያሉ ሰዎች እንደሚያስተምሩት ነው ወይ? እኛ አባቶቻችን ያስተማሩን ኦሪታችን የሚለው ነቢያቶች ያስተማሩን እንደዛ

0: የእምነት ተቋማት እንደሚከፍቱት እንደሚያቋቁሙት ነው ወይስ እዛ ላይ ቀጨኔ ላይ የተለየ ትኩረት አለው?
1: ያው እንግዲህ ስትመለከች በአንጻራዊነት አሁን መሳኒክ የሚባሉት ወይም ደግሞ መሳኒክ ኮንግሬጌሽን የሚባሉት ካየሻቸው ጀስት ፊዚካሊ ወይም ደግሞ በውጭ ባህሪያቸው ጀስት እንደ ይሁዲ ናቸው። የሚንቀሳቀሱትም ወይም ደግሞ ታርጌት የሚያደርጉት ይሁዲ አለ ተብሎ የሚታሰብበት ቦታ ላይ ነው የሚንቀሳቀሱት ማለት። አሁን አዲስ አበባ ብትሄጂ ሌላ ቦታ ታገኛቸው። አይ ቲንክ አሁን በቅርቡ ወደ መገናኛ አካባቢ ያው እዛም ቤት ፕሬሎች የሚንቀሳቀሱ ስላሉ ወደዛ አካባቢ ያሉበት ሁኔታ አለ። ሁለተኛ ብራንች ማለት ነው። እና እዚህም የይሁዲ ኮሚኒቲዎች ስላሉ ጀስት እነሱን ወደዛ ወደ ክርስትና የማስገባት እንትን አላቸው። እና በእነሱ ቴዎሎጂ ውስጥ ምን የሚባል ነገር አለ? እነዚህ ይሁዲዎች ወይም ደግሞ ይሁዲ ኮንቨርት አድርገው ወደ ክርስትና ካልገባ መሲሐቸው ተመልሶ ሁለተኛ አይመጣም የሚል አስተምሮ ስላላቸው እያንዳንዱን ይሁዲ ባለበት አካባቢዎች እየተንቀሳቀሱ ይሁዲን ወደ ክርስትና እምነት ውስጥ የማስገባት እንቅስቃሴ ያደርጋሉ። እና እኛ ደግሞ ማህበረሰባችንን ኮሚኒቲያችንን መጠበቅ አለብን፣ ማስተማር አለብን የሚል እንቅስቃሴ ነው እያደረግን ያለ ነው ማለት ነው።
0: እዛው መገናኛ አካባቢ ስትል ወደዚህ ወደ እስራኤል ሀገር ለመምጣት የሚጠባበቁ እዛ ያለው ማህበረሰብም አለ እና እዛ አካባቢ ትገናኛላችሁ?
1: እንግዲህ ከመገናኛ ካሉት ጋም ጎንደር ካሉት ጋም የጠበቀ ግንኙነት አልነበረም እስከዛሬ። ያ የሆነበት ምክንያት አይዶን ነው አላውቅም፣ ግን አሁን ላይ ብዙ ሰዎች እኔን የሚያወሩ ልጆች አሉ ከእኛ ጋር መገናኘት እኛን መጎብኘት እና እነሱንም መተን እንድናያቸው የሚፈልጉ አሉ። አይ ቲንክ እኔ እንትን ይመስለኛል ብዙ ጊዜ ከዛ ካለው ከአስተዳደር ጋር ብዙ ሰው እንደዚህ ከማይታወቅ ሰው ወይም ደግሞ ከሌላ ጋር የመጣ ሰው እዛ ምኩራባቸው ጋር እዛ የመግባት እንትኑ ሎ ነው እና ያው በጥበቃ ምናምን ስለሆነ ከደህንነትም አንጻር እንደዛቶች ስላሉባቸው ይመስለኛል ብዙም ጠንካራ ግንኙነቶች አልነበሩም ከኛ ጋር። ግን በኢዝራት አሸም ወደፊት ከነሱ ጋር እዛም ካሉት ጋር ጥሩ ግንኙነትን ለመፍጠር አስባለሁ እና ወደፊት በኢዝራት አሸም እንደዚያ ይሆናል ብዬ አስባለሁ።
0: የዕብራይስጥ ችሎታ ምን ያህል ነው ጌዲዮን?
1: እንግዲህ እንዳልኩሽ እኔ በሃይማኖቱ ብትይ በቋንቋም ደረጃ ብትይ ያው መደበኛ ትምህርት ቤት ወይም ደግሞ እንደዚህ የሽባ ውስጥ ውጭ ብዬ የተማርኩ ሰው አይደለሁ። ከምኖረው መደበኛ ህይወት ጎን በጎን ነው ትምህርቶችን ወይም ጥናቶችን የማደርገው ማለት ነው። ዕብራይስጥ ችሎታዬን በተመለከተ እኔ አሁን ሙሉ በሙሉ ወይም ደግሞ ዕብራይስጥ ተናጋሪ ነኝ ማለት አልችልም። ዕብራይስጥ ማንበብ መጻፍ እችላለሁ። ከዛ በዘለለ ግን እንደዚህ ፐርፌክት የመናገር ችሎታው የለኝም እና በዕዝራት አሸም አሁን እሱም ላይ ጥራት ላይ ነኝ። በቅርቡ በትክክል ወደ መናገር እና ወደ መረዳት እመጣለሁ ብዬ አስባለሁ። ከዕብራይስጥ ጋር ተያይዞ ይሄን ያለው አብዛኞቹን ትምህርቶችም የምማራቸው ያው በእንግሊዝኛ ነው። ምክንያቱም እዛ ዘመናዊ ትምህርቱ ጋር እንግሊዝኛ ስላለ እሱ ላይ የተሻለ ችሎታ ስላለኝ እንግሊዘኛው ላይ በዛ በኩል ነው የምማረው ትምህርቶችም ራሱ ማለት ነው።
0: ጥሩ ጌዲዮን፣ ለወደፊቱ ከተወሰኑ ዓመታት በኋላ ምን እንጠብቅ? ማሳካት የምትፈልገው ዓላማ ምንድን ነው?
1: እንግዲህ በዕዝራት አሸም ራሴን የተሻለ ሰው አድርጌ ምን ማለት ነው? የተሻለ ሰው ማለት መደበኛ ትምህርት ወስጄ ኮርሶች ወስጄ ወይም ደግሞ የሽባ ገብቼ ጥሩ አስተማሪ ወይም ደግሞ ጥሩ ራባይ ሆኜ የመምጣት ፍላጎት አለኝ። ከዚህ ጋር በተያያዘ ደግሞ ልክ እንደ እኔ የሚሰሩ የተለያዩ ወንድሞችና እህቶችን የማፍራት ፍላጎት አለኝ። ማለት እንደዚህ ማህበረሰቡን በመጠበቁ ዙሪያ ማለት እንደዚህ ሚሽነሪዎችን በመከላከል ዙሪያ ብዙ የሚሰሩ ጓደኞችን የማፍራትን የመማቃቸውን አስተምሬ እንደዚህ በጋራ የምንንቀሳቀስበትን እና ራሱን የቻለ መደበኛ ተቋም ከፍተን ይሄንን ስራ የሚሰራ ተቋም የመመስረት ፍላጎት አለኝ። እንግዲህ በዕዝራት አሸም ይሳካል ብዬ አስባለሁ።
0: ሌላ ማስተላለፍ የምትፈልገው መልእክት ካለ ማስተላለፍ ትችላለህ ጌዲዮን?
1: ኦኬ፣ እንግዲህ በመጀመሪያ ደረጃ አክብራችሁ ስለጋበዛችሁኝ እናንተን የካነ ሬዲዮን አመሰግናለሁ። አንቺም እንግዲህ ስለደወልሽልኝ እና ስለጠየቅሽኝ በጣም ማመስገን እፈልጋለሁ። በተጨማሪም እንግዲህ በዚህ በማደርገው እንቅስቃሴ ላይ እየደወሉ የሚያበረታቱኝ ብዙ ሰዎች አሉ። በር

0: የምናግዘው ነገር ካለ እናግዛለን እያሉ የሚደውሉልኝ ብዙ ሰዎች አሉ። እነሱም አመስገን እፈልጋለሁ። እንደዚሁም ሚዲያው ላይ እየተከታተሉ ሀሳባቸውን፣ አስተያየታቸውን፣ መልካም ሀሳባቸውን የሚሰጡኝን በሙሉ ማመስገን እፈልጋለሁ። ሁላችሁም እንግዲህ አሸም ይባርካችሁ ማለት እፈልጋለሁ።
1: አቶ ጌዲዮን ጌታቸው ከአዲስ አበባ ስለነበረን ቆይታ በጣም እናመሰግናለን። አዲሱን ዓመት ለመቀበል ዋዜማ ላይ እንገኛለን። በዕብራውያን ዘመን አቆጣጠር 5787ኛውን ዓመት ላይ ነን። በኢትዮጵያ ዘመን አቆጣጠር ደግሞ 2019 ዓመተ ምሕረት እንቁጣጣሽ በዓል። ሁለቱም በዓል እንግዲህ እስራኤልም ኢትዮጵያም ይህን አዲስ ዓመት በዚህ ዓመት በሚገርም ሁኔታ አንድ ቀን ነው የምናከብረውና መልካም አዲስ ዓመት ይሆንልህ። በጣም እናመሰግናለን።
0: አመሰግናለሁ። እሺ፣ ሸነቶባ
1: እናመሰግናለን። መልካም አዲስ ዓመት። ክቡራትና ክቡራን አድማጮቻችን የወጣቱ ስርጭታችን ይህን ይመስል ነበር። ክቡራትና ክቡራን አድማጮቻችን በዓሉን ምክንያት በማድረግ ያሰናዳነውን ዝግጅት እያጠናቀቅን ነው። ከመሰናበታችን በፊት አዲሱ ዓመት መልካም ነገሮችን የምናገኝበት፣ በዓለማችን ሰላም ሰፍኖ መልካም ዜና የምንሰማበት፣ ያላገባ አግብቶ ልጅ የሚመኝ ደግሞ ወልዶ ተሳክቶለት ከቤተሰብ ጋር የተለያዩ ተገናኝተው ሌላም ሌላም መልካም ምኞት ያላቸው ሰዎች ሁሉ እንዲሳካላቸው ህልማቸው እውን እንዲሆን ከልብ እንመኛለን። ወደ ቅድስት እስራኤል ለመግባት ደግሞ ልባችሁ የተነሳ ሁሉ በሚቀጥለው ዓመት ኢየሩሳሌም ገብታችሁ ይህን በዓል በሚቀጥለው ዓመት ከህዝብ እስራኤል ጋር አንድ ላይ እንድታከብሩ ከልብ እንመኛለን። በሻና ሀባአ በኢየሩሳሌም ሀብኑያ። መልካም አዲስ ዓመት። ወርቅነሽ እሸቴ ነኝ። መልካም በዓል። በቀኑ ስርጭታችን እንደገና እንገናኛለን። ሻና ቶባ።

0: ክብራትና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: የናስ ተልነ ክብራትና ክብራን አድማጮቻችን እንደምን አላችሁ? የለተ ሁድ የከሰዓት በኋላው ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም በዓል መልካም አዲስ ዓመት እንመኛለን። ዛሬ የለቱ እንደ ኢብራን ዘመን አቆጣጥር የምርሾን ቤት በቲሽሬ ታፍሽን ፔ ዛይን ሲዮን ዶርፓን ዘመን አቆጣጥር ሴፕቴምበር 13 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጥር መስከረም 3 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን አላ ናይዳኖቭናት። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባና የበዓል ፕሮግራሞችን እናቀርባለን።

ታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በቅድሚያ ማርስተ ዜና። የእስራኤል መከላከያ ሰራዊት በጋዛ ሰርጥና ደቡብ ሊባኖስ እርምጃ መውሰዱን እንደቀጠለ መሆኑን የአካባቢው የወሬ ምንጮች ዘገቡ። በእስራኤል የአረብ ማህበረሰብ መካከል የመገዳደል ድርጊቱ ዛሬም እንደቀጠለ ነው። በጀርመን ቀኝ አክራሪዎች መጠናከር እጅግ አሳሳቢ ነው ተባለ። በኢራን የሚደገፉት የየመን ሁቲ አማጽያን በአካባቢው ግስጋሴያቸው መቀጠሉ ተዘገበ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። የእስራኤል መከላከያ ሰራዊት በጋዛ ሰርጥና ደቡብ ሊባኖስ እርምጃ መውሰዱን እንደቀጠለ መሆኑን የአካባቢው የወሬ ምንጮች ዘገቡ። የእስራኤል አየር ኃይል በጋዛ ሰርጥ በአንድ መኪና ላይ ተሳፍረው ሲሄዱ በነበሩ አካላት ላይ በወሰደው እርምጃ ሁለት ሰዎች ተገድለዋል ተብሏል። እርምጃ የተወሰደባቸው ሰዎች ማንነት ለጊዜው አልተገለጸም። በተመሳሳይ ሁኔታ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እርምጃ መውሰዱን እንደቀጠለ ነው። የሊባኖስ መንግስት ዜና አውታር እንደገለጸው የእስራኤል አየር ኃይል በደቡብ ሊባኖስ አካባቢ ሁለት ጊዜ ጥቃት ፈጽሟል። በእስራኤል የአረብ ማህበረሰብ መካከል የመገዳደል ድርጊቱ ዛሬም እንደቀጠለ ነው። በካ አልአረቢያ በተባለው አካባቢ ሶስት ሰዎች ባሳለፍነው ሌሊት ሕይወታቸው አልፎ ተገኝቷል። ፖሊስ የሟቾችን ሁኔታ እስካሁን ለማወቅ መቸገሩ ተገልጿል። ይህ በእንዲህ እንዳለ በእስራኤል አረብ ማህበረሰብ የወንጀል ድርጊቶች በየጊዜው የሚፈጸሙ ሲሆን በያዝነው ዓመት ብቻ ከ170 በላይ ዜጎች ሕይወታቸው አልፏል። በርካታ ሰዎች ቆስለዋል፣ ብዙ ንብረት ደግሞ ወድሟል። የመካከለኛው ምስራቅ ውጥረት ዛሬም እንደቀጠለ ነው። በአሜሪካና ኢራን መካከል ያለው ውጥረት አካባቢው እንዳይረጋጋ ከማድረጉ ባሻገር ግጭቶች እየጨመሩ ሄደዋል። የኢራን እቃ መጫኛ መርከብ በሆርሙዝ አካባቢ ባሳለፍነው ሌሊት ንጋቱ ላይ ጥቃት የተፈጸመባት መሆኑን የኢራን መገናኛ አውታር ዘግቧል። ኢራን የተሰኘው የሀገሪቱ መገናኛ አውታር እንደገለጸው መርከቧ በአሸባሪ ጠላት ተጠቃች በማለት የአካባቢው አስተዳዳሪ ገልጿል። ይህ በእንዲህ እንዳለ ኢራን በሆርሙዝ የባህር ወሽመጥ ጉዳይ መረጋጋት እንዲፈጠር ኦማንንና ሌሎች የፋርስ ባህረ ሰላጤው ሀገራትን ነገ ስለ ሁኔታው እንድታሳውቅ እየተጠበቀ ባለበት ጊዜ ነው የኢራን መርከብ ጥቃት የተፈጸመባት ተብሏል። በጋዛ ሰርጥ እስራኤል ጦር የሚያካሂደው እንቅስቃሴን ትኩረት በማድረግ የተዘጋጀውና ፍልስጤማውያን በህገ ወጥ መንገድ ይገድላል በሚል ይዘት ያለው የእስራኤል ናዛ የተሰኘው ፊልም በቬኒስ የፊልም ፌስቲቫል ላይ የልዩ ዳኞችን ሽልማት ተቀበለ። የፊልሙ ደራሲ ዩቫል አብርሃም በፌስቲቫሉ ስነ ስርዓት ባደረገው ንግግር የእስራኤል ፖለቲከኞችና ጋዜጠኞች ፊልሙን ሳያዩ ወቀሳ ያቀርባሉ፣ 24 የጦር መኮንኖችና የመረጃ ድርጅት አባላት የሰጡት ምስክርነት በዛ የፍልስጤማውያን ግድያ ስህተት ሳይሆን የታቀደና በስርዓት የሚፈጸም ነው፣ የፍልስጤማውያን ሰብአዊ መብትም እየተከበረ አይደለም ብሏል። በጀርመን የቀኝ አክራሪ አካላት መጠናከር እጅግ አሳሳቢ ነው ተባለ። በሚንሄን ከተማ የጀርመን ዩዳን ማህበረሰብ ፕሬዚዳንት ሽርሎቴ ክኖብሎን ለመግደል ዛቻ የሚገልጹ ጽሁፎች ባለፉት ቀናት ተገኝተዋል። የጀርመን ዩዳን ማህበረሰብ ፕሬዚዳንት በሀገሪቱ የቀኝ አክራሪዎች በአንዳንድ አውራጃዎች ምርጫ ማሸነፋቸውን ተከትሎ የሀገሪቱ ዲሞክራሲ ጉዳይ የሚያስፈራቸው መሆኑን መናገራቸውን ተከትሎ ነው የግድያ ዛቻ የደረሰባቸው። የጀርመን ደህንነት ጥበቃ አካላት የዛቻ ጽሁፉን ማን እንደጻፈው ለማወቅ ምርመራ እያካሄዱ ይገኛሉ። የጀርመን ይሁዳውያን ማህበረሰብ ፕሬዚዳንት በቀረበባቸው ዛቻ ምክንያት በአንድ ዝግጅት ላይ ለመሳተፍ የነበራቸውን እቅድ ሰርዘዋል። ቃል አቀባያችን ዶቭ ጊልሃር ካደረሰን ዘገባ መረዳት እንደቻል ነው በብዙ ሺዎች የሚቆጠሩ ጀርመናውያን የቀኝ አክራሪ ርዕዮተ ዓለም ተከታዮችን በመቃወም በተለያዩ ቦታዎች ሰላማዊ ሰልፍ አድርገዋል። ለጀርመን ሌላ አማራጭ የተሰኘውን አክራሪ ኃይልም ከህግ ውጭ እንዲሆን ሰልፈኞቹ መንግስትን ጠይቀዋል። በኢንዶኔዥያ ጃዋ በተባለው ባህር በሰጠመችው ጀልባ መዳረሻቸው የጠፋ ሰዎችን ለማግኘት ፍለጋው እንደቀጠለ ነው ተባለ። በጀልባዋ ተሳፍረው የነበሩ 140 ሰዎች መዳረሻቸው ጠፍቷል። አንድ ሰው ህይወቱ አልፏል፣ 102 ሰዎችን ደግሞ ከባህሩ በሰላም ለማውጣት ተችሏል። ቃል አቀባያችን ሚካኤል ሬሸፍ ካደረሰችን ዘገባ መረዳት እንደቻል ነው በጀልባዋ ውስጥ 243 መንገደኞችና የጀልባዋ ሰራተኞች ነበሩ። በተፈጠረው ከባድ የአየር ጸባይ ምክንያት የጀልባዋ ግንኙነት ከተቋረጠ በኋላ መስጠሟ ታውቋል ተብሏል።
በኢራን የሚደገፉት የየመን ሁቲ አማጽያን በአካባቢው አንዳንድ ቦታዎችን መቆጣጠራቸውና እንቅስቃሴያቸው መጨመሩ አሳሳቢ ነው ተባለ። የየመን ሁቲ ስልታዊ ጥቃሜታ ባላት ከተማ የሚገኘውን የሞቻ ወደብ መቆጣጠራቸው ተገልጿል። የየመን ሁቲዎች አንሳር አላህ ተዋጊዎች ከሳውዲ አረቢያና ከየመን ማዕከላዊ መንግስት ጦር ከፍተኛ የአየርና እግረኛ ጥቃት ቢሰነዘርባቸውም በቀይ ባህር አካባቢ የምትገኘውን ስልታዊ የወደብ ከተማ ሞቻን ባለፉት ቀናት መቆጣጠራቸው ተገልጿል። የሁቲ አማጽያን የሞቻ ከተማን መቆጣጠራቸው ሁቲዎች ወሳኙን የባብኤል መንደብ የባህር ወሽመጥ በቀላሉ ለመቆጣጠር ያስችላቸዋል ተብሏል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ጨምሯል፣ በነገው ዕለትም ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። ዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴል አቪቭና አካባቢዋ 31፣ በሃይፋና አካባቢዋ 30፣ በኤርሸባና አካባቢዋ 33፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ነው። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። Thank you.

0: የተከበራችሁ አድማጮቻችን በድጋሚ መልካም አዲስ ዓመት እንመኛለን። አሁን ወቅታዊ ዘገባ የምናቀርበት ሰዓት ነው። ባልደረባችን ጥላውን መልኬ በስልክ መስመራችን ይገኛል። ጥላውን እንኳን አደረሰ ሻናቶባ። መልካም አዲስ ዓመት እንግዲህ እዚህ ለመላ እስራኤላውያን ኢትዮጵያም ላሉ በመላው ዓለም ላሉ እስራኤላውያን ኢትዮጵያውያን መልካም አዲስ ዓመት እንመኛለን። ጥሩ። እንዴት ላይ ይርሰ ጉዳዮች አሉን። አንደኛው የእስራኤል መከላከያ ሰራዊት ባዛና በደቡብ ሊባኖስ አሁንም እንቅስቃሴዎችን እርምጃ መውሰዱ እንደቀጠለ እንደሆነ ይነገራልና እንዴት ነው ያለው ተጨባጭ ሁኔታ?
1: እንዴት ነው ይባል የተከፈቱ ስለሮች እስካሁን ተዘጉ ማለት እስራኤል አሁንም ጦርነት ትገኛለች። ሰጠኝ ሁለት ቀን ነው ምንም እንኳን ባለ ብንሆንም እንደውም ስጋት ነበር።
0: ጥላሁን የስልክ መስመር ይቆራረጥ ብናል ምናልባት ቦታ መቀየር ከተቻለ አሁን የተሻለ ነው።
1: እና በምንም እንኳን ያው ባለ እንደመገኘታችን መጠን ብዙ የሽብር ፈጠራ ድርጅቶች ሀገር ውስጥም በውጭም ይከሰታሉ የሚሉ ፍራቻ እና ስጋት ነበር። እግዚአብሔር ይመስገን ሰጠኝ እስካሁን ድረስ ያለው ሁኔታ ግን ያው የተረጋጋ ነው። አዎ እንዳልከው እስራኤል እንግልስ ማለት አይኗን አጨፍንም። በሀገራችን የሰሜን ክፍል መሆነ ደቡብ በራሷ ጊዜ የምትጀምረው ሳይሆን ያው ጥቃት ሊፈጽምባት ሲል ወይም ደግሞ የምትፈልጋቸውን ወንጀለኞች ለመያዝ ካልሆነም ደግሞ መያዝ ከሆነ ለማጥፋት ለመደምሰስ የምትወስደውና የተወሰነ እርምጃ አለ። ከዚህ ጋር በተያያዘ እንዳልከው ዛሬ በአዛ ቴል ሀዋ የተሰኘ ቦታ ወደ ደቡብ ምዕራብ አዛ የሚገኝ ነው እስራኤል በወሰደችው የአየር ጥቃት ሁለት የፍልስጤማውያን ሽብርተኞች ሲገደሉ ወደ 13 የሚቆሰሉ ደግሞ እንዳለ ይነገራል። እስካሁን ድረስ ሰጠኝ የእነዚህ የሟቾቹ እስራኤል የወሰደችው ጥቃት ማንነታቸው ግልጽ አይደለም። ያው ቆይተን እንግዲህ የመከላከያ ኃይሉ ቃል አቀባይ እንግዲህ እነሱ ማንነታቸውን እና በሽብር ፈጠራ ድርጊት እጃቸው ምን ያህል እንዳለበት እንግዲህ ይፋ ይሆናል ተብሎ ይጠበቃል። ወደ ሊባኖስ ከሄድን እስራኤል ወደ ሁለት ጥቃቶችን ፈጽማለች። ያው ደቡብ ሊባኖስ ነው እንግዲህ ናባቲያ ሳል ፉካ የተሰኘ ቦታ እዛ ላይ ተመሳሳይ እርምጃ ማለት ያው ለወታደሮቻችን ለደህንነት ክፍላችን አስጊ ሲሆንና የሽብር ፈጠራ ከመፈጸሙ በፊት የምትወስዳቸው የመከላከል እርምጃ ነው በእስራኤል በኩል። እና የሀገራችን የሰሜንም ወይ የደቡብ ክፍል ከሞላ ጎደል ያው ውጥረት ላይ ያለ እንደመሆኑ መጠን እስራኤል አልፎ አልፎ እርምጃዎችን ትወስዳለች ያለው ተጨባጭ ሁኔታ ከወዲሁ ነው። ወደፊት ደግሞ እንግዲህ ያው በማታው ፕሮግራም መቼ ሰፋ ያለ ነገሮችን ያለው ተጨባጭ ሁኔታ ሌሎች መረጃዎች ይኖራሉ ብለን እንጠብቃለን።
0: እንግዲህ ከበዓሉ ጋር በተያያዘ ምናልባት ማታ የቀጥታ ስርጭት ያለን አይመስለን። ለማንኛውም ያለው ሁኔታ ያው የተፈራው ነገር የለም ደህና ነው። በአንጻራዊ መልኩ በዓሉ በሰላም እያለፈ ነው። እስራኤል መከላከያ ሰራዊትም የዕለት ከዕለት ተግባሩን በአግባቡ እየፈጸመ ነው ማለት ይቻላል። እንግዲህ ካለን መረጃ አንጻር ጥሩ ነው፣ ሰላም ይሁን። ሌላው በኢራንና አሜሪካ መካከልስ ያለው ግጭት እንደቀጠለ መሆኑ፣ አልፎ አልፎ አሜሪካ እርምጃ ትወስዳለች፣ ኢራንም እርምጃ ትወስዳለች፣ ይህ ነገር እየተስፋፋ እንዲያውም ሁቲዎች ሁሉ ራሳቸው እንዲጠናከሩ እና በዛ በየመን አካባቢ አንዳንድ ቦታዎች እንዲይዘው ማዕከላዊ መንግስቱን ሁሉ እየተፈታተኑ መሆኑ ይነገራል። እና ይሄ ሁሉ የአሜሪካ ቆራጥነት ችግር መስሎ አይታይም ወይ?
1: አሁንም ያው ያለ ሁኔታ አንዱ ከሌላው ጋር የተያያዘ ከመሆኑ የተነሳ እንዳልከው አሜሪካ ከኢራን ጋር ያለውን ሁኔታ ምንም አይነት እልባት አልተገኘም። አሜሪካ አሁን የምትወስደውን ኢራንን የማጥቃት ወታደራዊ ስትራቴጂ ተለውጧል። ከአሁን በፊት የሀይል እርምጃ ትወስድ እንደሆን ያን ውጤት እንዴት ነው በቂ የሆነ ውጤት ካለማግኘቱ የተነሳ ወደ ሌላ የጦር ስትራቴጂ በመለወጥ እንግዲህ ኢራንን በኢኮኖሚ መቅጣት የሚል ሁኔታ አለ። ማለት አሜሪካ ሳትጎዳ አሜሪካ ብቻ አይደለችም ሌላው ዓለምን በይበልጥ ደግሞ የነዳጅ አቅርቦት ገዛ ጋር ተያይዞ የዋጋ ንረት እንዳይኖር እሱን ላይ ሳይደርስ በምን አይነት መልኩ በሚል የተደረሰበት ውሳኔ የአሜሪካ የገንዘብ ሚኒስትር አምኖበታል። የአሜሪካ መንግስትም የተቀበለው የኢኮኖሚ ቅጣት ወይም ደግሞ ይህን የኢኮኖሚ ማዕቀብ በተመለከተ ነው። ማለት ኢራን በከፍተኛ ሁኔታ ሰጠኝ ወጥመዱ ማለት እንዴት ነው ማታቀው በጣም መስከለኛ መንገድ ውስጥ ገብታለች ማለት ባይሏ ተብካ ነበር ኃይሏ በከፍተኛ ሁኔታ ተንኮታክቷል እንደገና የመድራጀት ምልክት ቢታይም አሁንም አንደው የማለት የማስፋራት ምልክት ቢታይም የውስጥ ኢኮኖሚ ተቋሙ በከፍተኛ ሁኔታ ተጎድቷል ስለዚህ ይሄን እንደማራጭ ተመልከው ዶናልድ ትራምፕ ወታደራዊ እርምጃ
0: ጥላውን ማስተካከል ተቻለ አሁንም በድጋሚ መጥራት እየሰማን አይደለምና ቦታ መቀየር ከተቻለ ከይቅርታ ጋር እሺ
1: ቻላ አሁን ተመለሰ
0: እስኪ እንቀጥል
1: ለማንኛውም አሁን
0: ጭራሽ እየሰማን አይደለም መልሰን እንደውልስ
1: እንደገና ደውልልሽ
0: እሺ

0: የስልክ መስመሩን ለማስተካከል ሞክረናል። ጥላሁን ትሰማናለህ? አሁን
1: ይሰማኛል? በደንብ ሰማችሁ?
0: አሁን በጥራት እየሰማን ነው። አዎ። እሺ።
1: ለማንኛውም ቅድም በጠየቀው ጥያቄ ፈጥኝ ኢራን አሜሪካ የሚለው ሁኔታ ይው የአሜሪካው ፕሬዚዳንት አቋማቸው ኢራንን በኢኮኖሚ የማለት ሁኔታ አለ። እንዲሁም በተለያዩ አጋጣሚዎች የሚሰጡት መግለጫ በቅርብ ቀን ጦርነቱ ሊፈጸም ይችላል፣ ይበልጥ ደግሞ በፊት ወርታች ማለት ነው በአሜሪካ ሁለተኛ ከሚደረግ ምርጫ አለ ከምርጫ በኋላ ያቆማል ያንበሸንበሸነት ይጠነቀቃል የሚባል ሁኔታ አለ። ይሆናል ሆነም ሌላ ጥያቄ ነው። ከወዲሁ ዛሬ ራሱ ለአንድ ስቱዲዮ መግባት በፊት ይመስለኛል የሚወጡት
0: ጥላውን ምንም ማድረግ አንችልም ወይም ደግሞ ወደ መጨረሻ እንሞክር። በስልኩ በጥራት እየሰማን አይደለም፣ መልሰን እንደውላለን። እንግዲህ አድማጮቻችን ስልኩን እስከምናስተካክል ሳምንታዊ በዓልን በተመለከተ ፕሮግራም አለን፣ ወደ እሱ እናልፋለን። የተከበራችሁ አድማጮቻችን አዲሱን ዓመት በተመለከተ ከድምፃዊት ሚሚ አዲሱ ጋር ቃለ ምልልስ እናካሄዳለን። እሷም በስልክ መስመራችን ትገኛለች። ሚሚ እንደምናለሽ? እንኳን አደረሰሽ።
2: ሰላም ሰላም ሰጠኝ። እንኳን አብሮ አደረሰን። እንዴት ነህ?
0: እኔ ደህና ነኝ። እንዴት ነው የአዲሱ ዓመት ጅማሬ?
2: በጣም ደስ ይላል። ያው ሁሌ እንደተለመደው በጣም ደስ ይላል አዲስ ዓመት።
0: እንደው በአዲስ ዓመት ምንድን ነው ደስ የሚልሽ? እንግዲህ ብዙዎች የራሳቸው ምክንያት ይኖራቸዋል። አንዳንዶች ከቤተሰብ ጋር መገናኘቱ ይላሉ፣ እረፍቱም ይላሉ። እና ለአንቺ አዲስ ዓመት ሲመጣ ምኑ ነው ደስ የሚልሽ?
2: አዲስ ዓመት ለእኔ ለየት የሚያደርገው በተለይ የኛ አዲስ ዓመት እዚህ እስራኤል ሀገር ያው ከረሻሻና ጀምሮ የይቅርታ ጊዜ ነው እና ዓመቱን ይቅርታ በመጠያየቅ ነው የምንጀምረው። የይቅርታ ዘመን እንዲሆንልን እየጠየቅን ነው የምንጀምረው እና ያ ደስ ይለኛል። ለእኔ ዓመቱን በይቅርታ መጀመር፣ ዓመቱን በንጹህ መንገድ መጀመር ደስ ይለኛል።
0: ሌላም ደግሞ እንግዲህ ባለፉት ዓመታት በተለይ የጦርነቱ ሁኔታ ብዙዎቻችን በዓላትን ራሱ በአግባቡ እንዳናከብር ያደረገበት ሁኔታ ነበረ። አሁን ደግሞ በአንጻራዊ መልኩ ትንሽ የተረጋጋ በመሆኑ ያም ጥሩ ስሜት የፈጠረ ይመስለኛል።
2: አዎ፣ እግዚአብሔር ይመስገን። እንዳልከው በጣም ከባድ ነበረ ጦርነት ስለነበረ ደስተኞች አልነበርንም፣ በጣም ያስፈራ ነበር። እግዚአብሔር ይመስገን ሁሉም አልፎ የአሁኑ ዓመት ደግሞ ለዚህ ደርሰናል። ጨርሶ ሰላም ያደርግልን ዓለምን። አሪፍ ነው፣ ደስ ይላል። ቀጥል፣ እግዚአብሔር በዚህ ያስቀጥልልን። ጦርነት መጥፎ ነው።
0: አዎ፣ ጦርነት መጥፎ ነው። እንግዲህ መልካም አዲስ ዓመት እንዲሆን ነው የምንመኘው፣ ለአንቺም ለቤተሰቦችሽም፣ እንዲሁም ለመላው አድማጮቻችን። አዲሱ ዓመት የሰላም የፍቅር የደስታ እንዲሆን እንመኛለን። እንግዲህ አንቺን የጋበዝንሽ በሙያሽ የተለያዩ ዜማዎችን እንድትጫወችልን ነው እና እስኪ እንደው ከዛ በፊት እንደው በአዲስ ዓመት እንዲህ በክለቦች የምትሰሪበት ጊዜ ነበረ ወይ? ምሽቱን ብዙ ጊዜ ሙዚቀኞች በስራ ነው የምታሳልፉ?
2: አሁን እንኳ እንደዚህ ምሽት ቤቶችም ብዙም የሉም፣ ክለብም የለም ብዙም በአሁኑ ሰዓት እና ያው ቤቴ ነው ማሳልፈው። በፊት አዲስ ዓመት እንሰራ ነበር፣ ያው ክለቦችም ነበሩ ምሽት ቤቶች። አዲስ ዓመትም ከህዝቡ ጋር ነበር የምናሳልፈው በመስራት ሙዚቃ ማለት ነው።
0: አሁን ግን ቤት ነው?
2: አሁን ቤት ነው። ከሮሽ ሀሻና ቀጥሮ ደግሞ የኛ በዓል ስግድ አለ። ያው በአጠቃላይ ለስግድ በዓል ነው ትልቅ ዝግጅት እያደረግን ያለ ነው።
0: ለሙዚቃው ዘርፏ ጥሩ ነው። ያኔም ደግሞ ቃለ ምልልስ እናደርጋለን። እስኪ እንደው አንድ ዜማ ጋብዥን አሁን ደስ ያለሽን።
2: እሺ፣ አውደ ዓመት የሚል ስራ አለኝ። ያው በዛ ልንጀምረው ነው። ጀመር ብላርግልህና አንተ ትጋብዝልኛለህ።
0: መልካም።
2: እሺ። የጀንበር ፈገግታ ገባ በበሩ የአውደ ዓመት ዜማ ወፎች ዘመሩ። ብስራት ሲሳይ አዝሎ ይነግዛል ዛሬ ሁሌም ሰርክ አዲስ ነው በዓል በአገሬ ይላል። ያው ሙሉውን ጋብዝልኝ።
0: እዚህ ስቱዲዮ ያለውን ሙሉውን እንጋብዘዋለን። በጣም ነው የምናመሰግን።

0: የአውድ ዓመት ዜማዎች ደስ ይላሉ። ከኢትዮጵያም ጋር የተያዘ ሆነ ዘንድሮ ባንድ ነው የሚከበርበት ሁኔታና ትዝታም ይኖራል። በዚህ ዓመት እንዳጋጣሚ ሆኖ የኢትዮጵያው አረብ ቀን ነው፣ የእስራኤል ደግሞ ቅዳሜና እሁድ ነው እና የመገጣጠም ሁኔታ አለ። ብዙውን ጊዜ አንድ ሳምንት ሁለት ሳምንት ልዩነት ነበረ እና ሰዎች እንግዲህ ትዝታቸውም አሁን ያለበትም ቦታ እያነጻጸሩ የሚያዩበት ሁኔታ አለ እና እንደው አንቺ ከኢትዮጵያውና ከዚህ ያለውን ንጽጽር እስኪ ገጠመኝም ካለ ብታጫውትን ብዬ ነው።
1: አዎ እንዳልከው ሮሻሻን አዲስ አመት ከኢትዮጵያ አዲስ አመት ጋር እኩል ነው፣ እንትን ይመሳሰላል እና ልዩነቱ ምናልባት የአንድ ቀን የሁለት ቀን ሊሆን ይችላል እንጂ እንዳልከው እኩል ነው የአሁኑ አመት እና ትዝታው አለ። የኢትዮጵያ አዲስ አመት እንቁጣጣሽ፣ ይሄ አረንጓዴ ያን ያስታውሰኛል። ይሄ በቃ የአበሻ ቀሚስ ተለብሶ ልጆች ነጭ ተለብሶ ነው ብዙ ጊዜ አመት በዓል የሚከበረው እና ያን ያስታውሰኛል።
0: እዚህ ደግሞ ብዙም እዚህ ላይ ትኩረት አይሰጥም፣ ግን የእኛ ማህበረሰብ ደግሞ እንደዚህ ባህላዊ ልብሶችን የመልበስ በአንድ ላይ የማክበር ሁኔታ የበለጠ እያጎላ መጥቷል። ይህም ጥሩ ነው።
1: እውነት ነው። አዎ አዎ፣ ቤተሰብ ጋር ተሄዶ እንዳልኩ በጣም ተመሳሳይ ነው። እናቶቻችን የአበሻ ቀሚሳችንን ለብሰው እኛ ደግሞ ከእናቶቻችን ያን ነገር ወርሰን እንደነሱ የሀበሻ ቀሚስ ለብሰን ነው የምናሳልፈው በአብዛኛው አመት በዓሎችን እና በጣም ደስ ይላል። አዎ
0: አዎ። እስኪ ደግሞ አሁን አንድ ባህላዊ ዘፈን ጎንደርም ሊሆን ይችላል፣ አሉሽ ብዙ ባህላዊ ዘፈኖች ተጫዋችልን።
1: አዎ ብዙ ስራዎች አሉኝ። ጎንደሩን ብትጋብዝልኝ ደስ ይለኛል። ያው በጎንደሩ ቆይት ያለ ስራ ነው ተለቋል፣ ግን አሁን በአዲስ መልኩ በደንብ ለመድረክ እንዲመች አድርጌ ለባንድ እንዲመች ለተወዛዋዥ እንዲመች አድርጌ በአዲስ መልኩ ሰርቼዋለሁ። ብዙ ሰዎች ያውቁታል ብዬ ያስባለሁ። ቆየት ያለ ዜማዬ ነው። ድምፄ ልጀምርልህና ተሰማልኛለን ጋብዝልኛለን።
0: ጥሩ።
1: አገርሽ ወዴት ነው ከየት መጣሽ ላለኝ ጎንደር ማለት አንሶኝ እምባ ተናነቀኝ። ወይ አገሬ ጎንደር ውዴ ምድር ገነት የነታ አጠቅናት ወይ ሀገሬ ጎንደር ውዴ ምድር ገነት የነፋ አሲልናት። አገርሽ ወዴት ነው ከየት መጣሽ ላለኝ ጎንደር ማለት አንሶኝ እምባ ተናነቀኝ። ወይ ሀገሬ ጎንደር ውዴ ምድር ገነት የነታ አጠቅናት ወይ ሀገሬ ጎንደር ውዴ ምድር ገነት የነፋ አሲልናት ይላል።
0: በጣም ጥሩ ነው። እስኪ እንጋብዘውና ተመልሰን እንገናኝ። ጠብቂን።

0: በጣም ቆንጆ ዜማ ነው። በጣም ነው እናመሰግን ሚሚ። ብዙ ስራዎችን እየሰራሽ እንደሆነ ባለፈው አጫውተሽ ነበርና አሁን ያሉበት ደረጃ እንዴት ነው ስራዎችሽ?
1: አዎ እንዳልኩ ብዙ ስራዎች አሉኝ። ወደ ቪዲዮ መቀየር ያለባቸው ብዙ ስራዎችን በህል ዘመናዊ ሰርቻለሁ። በፈጣሪ እርዳታ እንግዲህ ወደ ቪዲዮ እየቀየርኩኝ ወደ ህዝብ አቀርባለሁ። ሁለተኛ ደግሞ በአዲስ መልኩ የመጣውበት ምንድን ነው? ውዝዋዜ ውዝዋዜን በደንብ ተምሬ የዛም ባለሙያ ሆኛለሁ። ስራውን ጀምሬያለሁ። ማስተማር ማለት ነው። ማስተማር ጀምሬያለሁ። ውዝዋዜ እየዞርኩኝ በየሀገሩ። አዲሱ ነገር እኔ ጋር ይሄ ነው፣ ከዘፈኑ በስተጀርባ ማለት ነው።
0: አሁን እንግዲህ በዚህ ቃል መግባት አለብሽ። እዚህ ስቱዲዮ መምጣት፣ ተወዛዋዦችን ይዘሽም እዚህ ስቱዲዮ እንቀርጻለን። መምጣት አለብሽ፣ ማየት አለብን።
1: በደስታ ሙሉ ባንዴን ይዤ መጥቼ ያው ፕሮግራም ይዘን ችግር የለውም። በደስታ ደስ ይለኛል።
0: ጥሩ ነው። ሌላስ ወደ አልበም ደረጃ ለመድረስ ያው ነጠላ ዜማዎች ብዙ አሉ የተሰሩ ካሁን በፊትም አሉ፣ ግን ወደ አልበም አዲስ አልበም አውጥቶ ህዝብ የማድረሱ ሂደትስ እንዴት ነው?
1: ወይ አልበም አሁን በጣም ከባድ ነው። በጣም እንኳን ለኛ በጣም ትልቅ የሆኑ ዘፋኞችን በአሁኑ ሰዓት አልበም ሰርተው ብዙም ተደማጭነት አያገኝም። ያው ጊዜው ይመስለኛል አሁን ጦርነቱም በስታውም ይሄ 4 ዓመት ጥሩ ስላልነበረ ከዛ አንጻር ይመስለኛል እንጂ ሰው ሙዚቃ መስማት አቁሞ አይደለም። እኔ አልበም እንዳልኩ የብዙ ስራዎች አሉ ተሰርተው የተቀመጡ፣ ግን ለአልበም ለመልቀቅ ሀሳብ የለኝም። አንዳንድ እያልኩኝ ግን በቪዲዮ መጣለሁ፣ ያው ቅድም እንደገለጽኩልህ።
0: ጥሩ እንጠብቃለን። አዎ ልክ ነሽ። በአሁኑ ወቅት እንደው ብዙ አመች ያልሆኑ ነገሮች አሉ። ከክፍያም አንጻር አርቲስቶች ሰርታችሁ ላባችሁን ውጤት የምታገኙበት ሁኔታ እንዳልተመቻቸ እንዳንቺ ቃለ ምልልስ እናደርግ ይነግሩናል እና አንድ ቀን ነገሮች ይስተካከላሉ ብለን ተስፋ እናደርጋለን።
1: አዎ በጣም ከባድ ነው እንዳልኩ። አሁን ሁላችንም እንግዲህ ወይ በየግላችን ዩቲዩብ እየከፈትን በራሳችን እንደዛም ለመምጣት አስቤያለሁ። ያው ጊዜ ይጠይቃል። እንደዛ ነው። አዎ ልክ ነህ።
0: ጥሩ ነው። ሌላው እንግዲህ አዲስ አመት ነው። እንግዲህ እስኪ ምኞትሽን ለቤተሰቦችሽ፣ ለሙያ አጋሮችሽ፣ ለአጠቃላይ ህዝቡ የምትገልጭ ካለ እድሉ እንስጥሽ።
1: እሺ፣ አመሰግናለሁ። መጀመሪያ ደረጃ ለእናንተ እንደዚህ እየደወላችሁ በየአመቱ እንዴት ነው የምትሉኝ አስታዋሾቼ በጣም ነው የማመሰግነው። እንኳን አደረሳችሁ።
0: እናመሰግናለን።
1: ደግሞ ለአድማጮቻችን መልካም አዲስ አመት፣ እግዚአብሔር ሰላሙን ያወርድልን፣ የፍቅር የሰላም ዘመን ያድርግልን ነው የምለው። ቤተሰቦቼን በጣም እወዳችኋለሁ። መልካም አዲስ አመት ይሁንላችሁ። እንዲሁም የሙዚቃ ጓደኞቼ እንኳን አደረሳችሁ። መልካም አዲስ አመት እንመኛለሁ።
0: መልካም አዲስ አመት እኛም እንመኛለን። ያው በአንድ ዜማ እንሰነባበት እስኪ።
1: እሺ፣ አንደበቱ ቁጥብ የሚል አንድ ስራ አለኝ። ካሁን በፊትም ጋብዛችሁታል ይመስለኛል፣ ግን ያው ስለምወደው ደግመዋለሁ ማለት ነው።
0: እስኪ
1: በድምፅ ጀምርልሃለሁ። አንደበቱ ቁጥብ ያደለው እርጋታ፣ ማፍቀሬን እያየ ቀጣኝ በዝምታ፣ በዞረበት ሁሉ እግሬ እየባከነ፣ ምን ነው እንዳላየ እንዳልሰማ ሆነ። አንደበቱ ቁጥብ ያደለው እርጋታ፣ ማፍቀሬን እያየ ቀጣኝ በዝምታ፣ በዞረበት ሁሉ እግሬ እየባከነ፣ ምን ነው እንዳላየ እንዳልሰማ ሆነ። አመሰግናለሁ።
0: በጣም ነው የምናመሰግን። እንግዲህ ይህን ዜማ በመጋበዝ ከአንቺ ጋር እንሰናበታለን። በጣም ነው የምናመሰግነው። መልካም በዓል፣ መልካም አዲስ አመት እንመኛለን። እንግዲህ ሻናቶባ
1: ሻናቶባ፣ በጣም ነው የማመሰግነው አንተንም ሰጠኝ ከነ ቤተሰቦች። መልካም አዲስ አመት ሻናቶባ።
0: አመሰግናለሁ ከእኛ ጋር ለነበረሽ ቆይታም በጣም ነው የምናመሰግን። ለዘወትር ትብብርሽ እንዲህ በጠየቅንሽ ጊዜ በደስታ በሙሉ ፍቃደኝነት ነው ከእኛ ጋር ቃለ ምልልስ የምታደርጊና ሙያሽን የምታጋሪን። በጣም ነው የምናመሰግን። መልካም በዓል እየተመኘንልሽ በአንቺ ዜማ እንሰናብታለን። ሰላም ቆይታ።
1: ሰላም ሰላም። አመሰግናለሁ።
0: ቻው።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁንም በድጋሚ መልካም በዓል እንዲሆን እንመኛለን። ከጥላሁን ጋር ያለን የስልክ ግንኙነት አስተካክለን አሁን መስመር ላይ ጥላሁን አለ። ጥላሁን በድጋሚ እንኳን አደረሰ።
1: ይሰማል? ቅድሚያ ይሰማል?
0: በደንብ ነው የሚሰማን። አሁን ደግሞ የቴክኖሎጂ ነገር ችግር እየፈጠረ
1: አይደል? ነገሩ አኗኗሯችን፣ ሁኔታው፣ ቦታው ያይወስነ። ለማንኛውም በዚህ አማርኛ ማለት የጎንደሬው ቆንጆ ዜማ ቤተሰቦች ጋር እስክስታውን እያረኩ ነበር። በጣም ተመችቶኝ ከበዓሉ ጋር። ሌላው ሁሉም ለጥሩ ነገር የሚባል አባባል አለ በዕብራይስጥ አኮለቶባ። ምን ማለት ፈልጌ ነው? ቀደም ከአርቲስቷ ጋር ባደረከው ቆይታ ልክ ከዜማዋ በጣም ተመጸቼ እና ውስጤ በጣም በሚገርም ሁኔታ እንዴት ነው እየተነስኩም እየእስክስታውን እያረኩም ያደግኩበትን እንዴት ነው ያደግኩበት የተወለድኩበትን ቦታ ጨዋሄድ፣ ጎንደር ሲባል ጨዋሄድ አገር ጨዋሄድ የሚል ሰማሁና እንደ ውስጤን ሰጠ ልነግር አልችልም። ምን ያን ውስጥ እና ምን አልኩ እንዴ የቅድሙ የስልክ ብልሽት ያልተነጋገርንበት ነካም ለዚህ ነው። ጠብቀው ቆይቶ የበለጠ ነገር ታገኛለ እና እድለኛ ነኝ እያስባለሁ። ምክንያቱም ካለፈ በኋላ መጀመሪያ እንግዳ ሁኜ ሙዚቃው ካለፈ በኋላ ያው ኦኬ ተመቸኝ ይል ነበር። አሁን ግን በዚህ አጋጣሚ ያን አካባቢ አጠቃላይ ኢትዮጵያ እዚህም በውጭም ለሚኖር ኢትዮጵያን ጥሩ ምኞትን እየተመኘው በይበልጥ ደግሞ እዚህ ትፍቴ የተቀበረ ማለት ያደግኩባትን ጨዋሂት ከዜማው ተነስቶ ማለት የዛን አካባቢ ነዋሪዎች፣ እህት ወንድም፣ ጓደኞች፣ ቤተሰብ አጠቃላይ እንኳን ለአዲሱ ዓመት አደረሳቸው። አይገርምም? ይህን ቃል ልናገር ፈልጌ እግዚአብሔር ጠብቆ ነው። ገብተዋል ያ ነገር ስልክ እና ደስተኛ ልል ፈልጌ ነው። ተመችቶኛል።
0: እናመሰግናለን። ለአንተም ለሚሚም እናመሰግናለን። እንግዲህ ወደ አቋረጥ ነው የስልክ ውይይት የነበረን ርዕሰ ጉዳይ በተለይ የኢራንና አሜሪካ እንዲሁም የሁቲ አማጽያን ጉዳይ ነው እና መጨረሻው ምን ይሆን የሚለው በጣም የሚያሳስብ ነው። ሁሉም ነገር በጅምር የቀረ ነው እና እንዴት ነው
1: ያውለ ጊዜ ቢኖረ ኑሮ እያንዳንዱን እንዴት ነው ሰፋ አድርገን ባየነው ነበር። ግን እንዲያው ጠር አድርጌ አሁን አሜሪካ ከኢራን ጋር ያለውን ሁኔታ ስናይ ሰጠኝ። ያው አሜሪካ የራሱ የሆነ የጀመረችው መንገድ አለ። ቅድም የጀመርኩትና አሁን እንዲያው እንደማጠቃለል ያህል የኢኮኖሚ ማዕቀብ በኢራን ላይ መጣል ኢራንን በኢኮን ደግሞ ውጤት እያሳየ ነው። የሚገርም በጣም ኢራን ግራ ተጋብተዋል። በጣም ያልጠበቁትን ነገር አግኝተውታል። ምክንያቱም አሜሪካ ስትጀምር በኃይል ውጤት አገኛለሁ ብላ ያንን ጉዞ መጨረሻ ላይ ውጤት እንዳላሳየ፣ አሁን የያዘችው መንገድ ግን እንደሚያወጣ ስለጀመረች ፍጹም ሌላ ሚዛን ለዋጭ የሆነ ጥቃት ካልደረሰ በስተቀር በአሜሪካ በኩል አሜሪካ በራሷ ጊዜ ጦርነት ያነሳለች አይመስለኝም። የሁቲም አማጽያንን ተይዘው ቅድሚያ ወደ ሁቲም ከማለት በፊት የኢራኑ ፕሬዚዳንት የተናገሩት ነገር አለ። ማለት ከኦማን ጋር የደረሱበት ስምምነት፣ ያ ማለት አሜሪካ በሆርሙዝ ያላትን እጇን ማንሳትና ጭራሽ ባለቤትነቱን ሉዓላዊነቱን ለኢራንና ለኦማን በመስጠት ሁለቱ ሀገራት የደረሱበትን ስምምነት ተመርኩዞ እንግዲህ ዛሬ ውይይት እንዳደረጉና በቀጣይም ውይይት እንደሚያደርጉ ሁለቱ ሀገራት ከዛም ለሌላው ዓለም እንደሚያስታውቁ እንግዲህ የኢራኑ ፕሬዚዳንቱ ያስታወቁበት ሁኔታ አለ። አሁን ስታይ ምንድን ነው ኢራን ከፍተኛ የሆነ የኢኮኖሚ ቀውስ ውስጥ ገብታለች። መዳከሟንም እያሳየ ነው። አሜሪካ
0: አማራጭ እየፈለገች ነው።
1: አማራጭ ነው ማለት ሁኔታውንን እንዴት ነው ድሮ ያልተስማማንባቸውን ነገሮች እንደገና ማየት ይቻላል፣ እንደገና ወደ ድርድሩ የማለት ሁኔታ። ይህ ሁሉ የሚያሳይ የውስጥ የኢኮኖሚ ችግር እንዳለበት እንዲሁም አንዳንዶች የሚሉት ሰጠኝ የተወሰኑ ሳምንታት ብዙ ባልወሰደ በተወሰኑ ሳምንታት ውስጥ ኢራን ጭራሽ የኢኮኖሚ የቀውስና ከዛም የህዝብ አመፅ ተነስቶ ያለው ስርዓት ይገረሰሳል የሚል በብዙዎቹ በእርግጥ ነው የማለት ሁኔታ ከአሁን በፊትም ተብሏል። ላይሆንም ይችላል ግን ያለው አሁን በከፍተኛ ግምት ተሰጦት ያለው ምናልባት ያለው ጉዞ ከሄደና ትራምፕ የያዙት መንገድ እስከ መጨረሻው ከሄደ ምናልባት ኢራን ያው አማራጭ ሳይኖራት ሲቀር እንግዲህ ወደ ያው እጅ የማንሳት ሁኔታ እንኳን ባይኖር ከዛ በፊት ደግሞ ያላትን ኃይል ከሞትኩ ሰርጎ ይብቀል የሚባል ተረት አለ፣ ወደ ሌሎች አካባቢዎች ጥቃት የመፈጸም ሁኔታ ያን አድርጎ ያም ሳይሳካ ሲቀር ምናልባት ዜጎች አደባባይ በመውጣት መንግስትን የማውረድ ሁኔታ ያን እንግዲህ በመራቡ ወይም በአሜሪካ በኩል እስራኤልም ከጎን ሆና መተካተለው ሁኔታ ነው። የኢራን አሜሪካ ተጨባጭ ሁኔታ ይሄ ነው። ይህ በእንዲህ እንዳለ ጥቃቶች አሉ። ትናንት አሜሪካ በኢራን አንድ የነዳጅ መርከብ ተሸካሚ ወሰደችውን ጥቃት ያይዞ አንድ የሞተና ወደ 13 የቆሰሉ እንዳሉ፣ ኢራንም ደግሞ በጎረቤት ሀገሮችን ተወስዶ አጠፋው እርምጃ አለ። አሁንም ቢሆን የሆርሙዝን ወሽመጥ በተመለከተ ድሮ እንደ ቁልፍ ያዘችው እንደ ማስፈራሪያ ያዘችው ኢራን አሁን ግን ለራሷን እየጎዳት እንደሆነ፣ ምክንያቱም አሜሪካ ሌሎችን አማራጮች ያን ቦታ እንዲዘጋ አድርጋ ሌሎችን አማራጮች በመውሰድ የነዳጅ ምርቶች ወደ ውጭ ገበያ ማቅረብን ያንን ኢራን እንግዲህ ሳታስብበት ቀርታ አላቅም። ለማንኛውም እየተጎዳች እየተቀመች እንዳልሆነ ይሄ ነው። ሌላው ከሁቲም አማጽያን ጋር ስታያይዘው ሰጠኝ። የሁቲም አማጽያን በሚገርም ሁኔታ እንደውም ትራምፕን የማስፈራራት ሁኔታ ማለት የቀይ ባህር ወደብ ማለት እዛ አካባቢና ይበልጥ ደግሞ ልክ እንደ ሆርሙዝ በዚህ በሁቲን በኩል የሚጠቀሙበት ባበል አልማንደብ የሚባለውን ቦታ የእሱን መዝጋት ተያይዞ በኢራን ላይ ማለት በአሜሪካ ላይ በውጭ ዓለም ከፍተኛውን ተጽዕኖ ያሳድራልኝ። ይህን ተያዞ የሁቲም አማጽያን አሁን የያዘው መንገድ ይበልጥ ደግሞ ሳውዲያን በከፍተኛ ሁኔታ እያሰጋ ነው። ምን ማለት ነው? እንደውም ሳውዲያ የሳውዲያው መንግስት ለአሜሪካ ጥሪ ወይም እርዱ እርዳታ ሁለት ጊዜ ጥያቄ ጠይቆ ነበር። እርዱን ማለት ሳውዲያ አቅም አጣ ሳይሆን ግን አሜሪካ በአጭር ነገሩን ማንኮላሸት ትችላለች በሚል ወይም ደግሞ ከሳውዲያ መደረብን በተመለከተ ከዚህ አንጻር የአሜሪካ መንግስት ትንሽ ጆሮ ዳባ ልበስ ያለበት ሁኔታ አለ። ማለት ለሳውዲያ መንግስት አዎንታዊ መልስ አልመለሰም። እንዲያውም ያለው ምንድን ነው? አየርላንድ ውስጥ ተገኝቶ በነበረው ጋዜጠኞች ጠይቋቸው ጥያቄ ዶናልድ ትራምፕ ሁቲም አማጽያን ደውለው ከእናንተ ጋር ጦርነት አንፈልግም ብለውናል፣ ስለዚህ ጦርነት ካልፈለጉ ለምን እኛ ጣልቃ እንገባል የማለት መልስ ነው። በዛ ጀርባ ግን ሌላ ነገር አለ።
0: አካባቢ የሚያልፈው መርከብ፣ የሳውዲ አረቢያ ጉዳይ፣ ሌላው ዓለም በኢኮኖሚ ቢዋዥቅ ቢከስር ምንም አሜሪካ ኃላፊነት የለባትም። እሷ ነው ነገሮችን የጀመረችው።
1: ጥሩ ጥያቄ ነው። አሁን እዚህ ላይ ምን መሰለ አሜሪካ አሁን ልክ ልቀጥል ያልከውና ጥሩ ነገር የሚያነሳው አሜሪካ አሁን የምታየው ሳውዲ አረቢያ የአሜሪካ ወዳጅ ናት። አዎ አሁን ከደረሰበት ደረጃ ሳይደረስ ከዛ በፊት ሳውዲ አረቢያና ሌሎች አካባቢ ሀገራት የአሜሪካንን ለደህንነታች ዋስትና ሰጠው ያዩት ሁኔታ አለ፣ የተከፉበት ሁኔታም አለ። ይህን ሲሉ ደግሞ የሸሹበትም ሁኔታ አለ። ያን በማየት አሜሪካ አሁን ሳውዲ አረቢያ ውጥረት ውስጥ ስትገባ የሁቲም አማጽያን አይደለም አካባቢው እዛም አልፎ በሳውዲ አረቢያ ደህንነትና በጥቅሟ ላይ ማለት የነዳጅ መተላለፊያ ቱቦችን ሁሉ የመጉዳት ሁኔታ የተነሳበት ሁኔታ አለ። ከዛ አንጻር ሲታይ አሜሪካ ለምን ዝም ማለት ሲባል አሜሪካ እንዲያው ምን አሉ መሰለ አንድ ሶሪያ ነዋሪ ሆኖ የኩርዲስታን ዜግነት ያለው በጣም የፖለቲካ ተመራማሪ አለ የጻፈውን ጽሁፍ ዛሬ አይቼ ነበር። እዚህ ሀገር በዕብራይስጥ ተተርጉሞ ማለት ነው አሜሪካ ሳውዲያን እየተበቀለች ነው የሚል ይሆናል። አይሆንም ሌላ ጥያቄ ነው። ነገሩ ግን ያሳምናል። ምን ማለት ፈልገው ነው? ሳውዲያ ሁኔታውን አየችና ከነ ፓኪስታን ከነ ቱርክና ከሌሎች ጋር ህብረት የፈጠረችበት ሁኔታ አለ። ማለት አሜሪካ ላታዋጣ ትችላለች በሚል ይህንን አሜሪካ ቂሟን አረሳችም። አሁን የሳውዲያ ችግር ሲነሳ ሳውዲ አሜሪካን እርዱኝ ስትል ኖ ተረጋጉ፣ ምንም ችግር የለም አለ አይደል? አንጠላችሁም። ግን ምን ማለት ፈልጌ ነው ሳውዲያ በመካከለኛው ምስራቅ ሀያል እንዲኖራትና በጣም እያደገች ነው እየበለጸገች ነው በመካከለኛው ምስራቅ የበላይነት እንዲኖራት አሜሪካ ፍጹም ፍላጎት የላትም። ከዚህ አንጻር የሳውዲያን መጎዳት አሁን የሁቲም አማጽያን አቅም ኑሮት ጉዳት ካደረሰ አሜሪካ ኦኬ ሰየሉ ትችላለች። ምክንያቱም እኛን ትታችሁ ከሌሎች ጋር ህብረት ፈጥራችኋል ከሚል የተነሳ እና አሜሪካ ሳውዲያን እየተበቀለች ለዛም ነው ትራምፕ ወዲያውኑ እርምጃ ያልወሰዱት ይባላል። ለማንኛውም በእርግጥ ሳውዲያ አቅሙ አላት። ምንም እንኳ ባሳለፈው 3 ዓመት ጦርነት ያው እሷን የሚመለከት ነበር እና ብዛት ያላቸው ጸረ ሚሳይሎች ትጠቅማለች፣ ያን ክፍተት አለባት። የሁቲም አማጽያን ደግሞ ሳታስበው ካጠገቧ ደርሶ ጉዳት እያደረሱም ነው። ይህን እድሉን ተጠቅመው ሁቲምም ኢራን ከጀርባ ሆና እድሉ ይጠቀማሉ። መጨረሻ ላይ ትራምፕ የመጨረሻ እንደው ሳውዲያ የምትጎዳ ከሆነ አሳልፎ ስጧት ሲሆን ያለ ጥያቄ ነው። ለጊዜው ግን እንደ ማስተማሪያም ሊሆን ስለሚችል የሳውዲያንን አካሄድ ያልወደዱ ትራምፕ ኦኬ ፈልጋችሁ የደረሱበት ቦታ ሌላ ነው፣ ስለዚህ ተቀበሉት የማለት ሁኔታ አለ።
0: እና እነዚህ ሳይሆን ፓኪስታን እና ቱርክ አብረው የተፈራረሙት የእናንተ ደህንነት የእኛም ደህንነት ነው ተባብለው ተፈራርመዋል። እና አሁን በዚህ ጊዜ ሳውዲ አረቢያ እየተጠቃች ባለችበት ጊዜ የት አሉ?
1: ጥሩ ጥያቄ። ይኸውልህ ሲጀምር እንደዚህ አይነት ስምምነት ላይ አገሪቱ አስከፊ ደረጃ ወይም ሳውዲያ በደህንነት በህልውና የምጠውብኛል ብላ በቃ የመኖርና ያለመኖር በሚል ይህን ስምምነት ተግባር ላይ አድርጉት ብለ የመጠየቅ ሁኔታ ይኖራል። አዎ፣ እንደማስበው እስካሁን ድረስ ሳውዲያ ምንም እንኳ ስምምነቱ ቢኖርም ፓኪስታንን ረባካችሁ ብላ አልተማጸነችም፣ ቱርክንም እንዲሁ አልተማጸነችም። ገብቷል? ምክንያቱም ደግሞ በእንደዚህ አይነት ስምምነቶች ምንም እንኳ ቱርክ፣ ፓኪስታንና ሳውዲ የደረሱበት ስምምነት አንዷ ከተደፈረች ሌላዋ መከታ ትሆናለች ነው። እንዲሁ በትንሹ ጥቃት ወይም ደግሞ የሁቱ አማጽያን ከቦታው እንዴት ነው እንደ ሽብር ፈጣሪ ድርጊት የሚታይ ነው? ይህ እንደ ሀገር ሀገር ሆኖ የሚያደርገው ሁኔታ አይደለም። ከዛ አንጻር እነዚህ ሀገራት አሁን ጣልቃ የመግባት ሁኔታ ከሌሎች ከአሜሪካና ቶች ሀያል ጋር መጣለ። ስለዚህ እዛ ደረጃ አልተደረሰም ገና ሚዛኑ ላይ እንትን ግን አሁን እዚህ ለሰጠኝ ከዚህ ከሳውዲያ ቱርክ፣ ፓኪስታን ማልከው ይበልጥ የሁቲ አማጽያና ከሳውዲ ጋር ያለው ሁኔታ ስናይ ትልቁ ችግር የሳውዲያ ችግሩ ከአሁን በፊት ቸል ብሎ ያለፉትን ነገር ነው። አሁን የዛን ጦስ ነው እየከፈሉት ያለው። ምክንያቱም ድሮ ሲጀምር የእነዚህ የሁለቱ ሀገራት ጦርነት የመንና ሳውዲያ፣ በየመን ደግሞ ግማሹ ክፍል ማለት ነው የሳውዲያ ደጋፊ ነው፣ ግማሹ የሁቲ አማጽያን ደግሞ በሀገሪቱ የስምን ክፍል የተለያዩ የተፈጥሮ ማዕድን ያካበ ወደቦችን የያዙትን የሁቲ አማጽያን እንግዲህ ከሳውዲ ሀገር የተቃረኑበት ሁኔታ አለ። ያኔ ጦርነት ጦርነቱ ማለት 2011 ላይ ነው። 2011 ላይ የነበረው ስልጣን ሳላህ ስልጣን ላይ ሲወርዱ እሳቸው ከወረዱ በኋላ ከሶስት አመት በኋላ ማለት የህዝብ አመፅ ተነስቶ የሁቲ አማጽያን መጥቷል። ያኔ ሳውዲያ ሀይል ኖሯት እነዚህ የሁቲን አማጽያን ማንበርከክ ትችል ነበር። ግን ዛሬ ነገር ስትል ከሌሎች ግብረ አበሮቿ ጋር ያልተሳካላት ጦርነት አሁን ከደረሱበት ደረጃ
0: እንግዲህ
1: በጣም እያስከፈላት ነው። አሁን እንደገና ከሌሎች ጋር በመተባበር የሁቲ አማጽያን እንዴት ነው ውሻ ጅብ ከሄደ ውሻ ጮኸ አይነት ሁኔታ ነው። ምክንያቱም ከቦታው ቀርበዋል። የሁቲ አማጽያን የሳውዲያንን በጣም ስትራቴጂካዊ የሆኑ ቦታዎች የነዳጅ በጥቅሟም እየመጡባት ነው እና አስቸጋሪ ነው
0: አስቸጋሪ ነው። በአጠቃላይ ግን የሁቲ አማጽያን ጉዳይ በአካባቢው መጠናከራቸው ለኢራንም ሌላ ድጋፍ የሚሰጡ ስለሆኑ ሊታሰብበት የሚገባ ነው። ዞሮ ዞሮ ሀይል ሲያገኙ ብዙ ነገሮችን ሊዘጉ ይችላሉ፣ የአካባቢም በአመፅ ሊያቀጣጥሉት ይችላሉ እና ከአሁኑ ብዙ ልባት ቢሰጠው ጥሩ ነው እንላለን። እንግዲህ ካለን ጊዜ አንጻር ጥላሁን በጣም ነው እናመሰግን። በድጋሚ መልካም በዓል እንመኝልሃለን። ሻናቶባ
1: ለአንተም ለአድማጮችም መልካም በዓል
0: መልካም በዓል
1: አመሰግናለሁ።

የተከበራችሁ አድማጮቻችን እንግዲህ የለተ እሁድ ከሰዓት በኋላ ፕሮግራማችን እዚህ ላይ እየተጠናቀቀ ነው። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። ለባልደረባችን ጥላሁን መልኬ፣ ለቴክኒክ ባለሙያችን አላና ይዳኖብ እናመሰግናለን። ምሽት 7 ሰዓት ላይ ደግሞ በሌሎች ዝግጅቶች እንገናኛለን። በተለይ እንግዲህ በአሉን ምክንያት በማድረግ የቀጥታ ስርጭት አይኖረንም ምሽት ላይ፣ ግን ለፕሮግራሙ ለዚህ ለበአሉ የተዘጋጁ ፕሮግራሞችን እንድታዳምጡ እንጋብዛለን። ነገ 6 ሰዓት ላይ ግን በቀጥታ ስርጭት እንገናኛለን። ለያላችሁበት መልካም የሰፈነበት ጥሩ ነገር ያለበት በዓል ጊዜ እንዲሆን እንመኛለን። አዲሱ ዓመት የሰላም የፍቅር የደስታ እንዲሆን እንመኛለን። መልካም አዲስ ዓመት። በደህና ዋሉልን። በጀመርነው ዜማ እንሰናበታለን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የምሽት ፕሮግራማችን እነሆ ጀመረ። አድማጮቻችን በበዓሉ ምክንያት ዛሬ የቀጥታ ስርጭት የለንም። የተለያዩ የበዓል ፕሮግራሞችን ከተለያዩ ዜማዎች ጋር እናቀርባለን። እስከ ፕሮግራማችን መጨረሻ ድረስ እንድትከታተሉን እንጋብዛለን። አዲሱ አመት የሰላም የፍቅር የደስታ እንዲሆንልን እንመኛለን። ቆይታችሁ አብሮን እንዲሆን አስቀድመን እንጋብዛለን። አሁን አንድ ዜማ እንጋብዛለን። ከዜማው በኋላ ተመልሰን እንገናኛለን። መልካም አዲስ አመት፣ መልካም በዓል ሻናቶባ።

የአዲስ ዓመት ወይም የዘመን መለወጫ አክብረ በዓል በትኛው ማገር እንዳገራቱ ታሪካዊ መነሻ እንዲሁም ወግና ልማድ በድምቀት የሚከበር ነው። በእኛ በሰላላና በኢትዮጵያን ዘንድም ይህ በዓል የሚከበርበት ታሪካዊ ዳራ ልማድና ወግም ጥልቅ የሆነ ማህበራዊ ትስስሮች የሚጠናከሩበት ከግለሰብ ጀምሮ በቤተሰብ በማህበረሰብ በመንግስትና በተለያዩ አደረጃጀቶችም ጭምር አዳዲስ አስተሳሰቦችና ቅዶች ለመተግበር እንቅስቃሴ የሚጀመርበት ወቅት ነው። አዲስ ዓመት የሁሉ ነገር መጀመሪያ ምንም ያልተጻፈበት ነጭ ወረቀት ነው። አመቱ አንድ ተብሎ የሚጀመርበት እንደመሆኑ መጠን አዳዲስ አስተሳሰቦችም ጭምር የሚመነጩበትና የሚሰርጹበት ነው። ይህ ብቻም አይደለም። አዲስ አመት የሚጀመርበት የመስከረም ወር ራሱ አዳዲስ ሁነቶችን ያዘና አዲስ አመት በአዲስ መንፈስና በአዲስ ተስፋ ተቀብሎ ወደፊት ለመራመድ ሲታሰብ ያለፈው አሮጌ አመት ማስታወሱ አይቀሬ ይሆናል። በመሆኑም ባሳለፍነው አመት የተስተዋሉ መልካም ተግባራትን በቀጣይነት አጠናክሮ ለማስቀጠል ባጋጠሙን ችግሮችና ፈተናዎች እንዲሁም ከተፈጸሙ ጥፋቶች ደግሞ ትምህርት ወስደን ወደፊት መመልከትና መራመድ የግድ ይለናል። ስለሆነም በአዲሱ አመት ልክ በዓላቱን በመናከብርበት የትብብር የወንድማማችነትና የአብሮነት መንፈስ በጋራ በመቆም ስኬታማ ስራ ለመስራት መዘጋጀት ይጠበቅብናል። እንደ ሀገርም ይሁን እንደ ግለሰብ በአዲሱ አመት ሩቅ አላሚ ቅርብ አዳሪ እንዳንሆን በአዲሱ አመት አዲስ ተስፋን ሰንቆ ለግል ለወገንና ለሀገር አለኝታችንን ማሳየት ይጠበቅብናል። ሁላችንም በአዲስ መንፈስ በመነሳት አመቱ መልካም የምንሰማበት የምናይበት የምንተገብርበት ከጥንት ጀምሮ ተጠብቆ የቆየልን የአብሮነት የመተባበርና የመከባበር እሴት አጠናክረን የምናስቀጥልበት መሆን ይገባዋል። ይህን ለማድረግ ከእያንዳንዱ የልብ ቅንነት ይጠይቃልና በቅን ልቦና ወደ አዲስ ጎዳና መሄድ ይጠበቅብናል። መልካም አዲስ ዓመት፣ መልካም ጊዜ እንመኛለን።

አዲስ አመት አዲስ ተስፋ የሚሰነቅበት አዲስ በመጣ ቁጥር የድሚያችን ቁጥር የሚጨምርበት ብቻ ሳይሆን በኑሮ ላይም አሁንታዊ ለውጥን ለማድረግ ቅድዘን የምንነሳበት ነው። አዝመራው እንዲያሽት ውጥን እንዲሳካ የጠባው አዲስ አመትም ሰላምን ጤናን ፍቅርና መግባባትን ሰንቆ እንዲያልፍ ምኞት የሚገለጽበት ጭምር ነው። አዲስ አመት በአዲስ ዘመን ሀገርና ህዝብ በአዲስ መንፈስ በአዲስ እቅድና በአዲስ ተስፋ መጪውን ዘመን ይቀበሉታል። ካሮጌው ዘመን በመማር ለአዲሱ አመት የተለያዩ እቅዶችን ያወጣሉ። መልካም ነገሮችን ይዘው ይነሳሉ። በዚያው በተሰጠው ዘመን ሁሉም ስራውን ያከናውናል። አከናውኖም ያልፋል። ስለአዲሱ አመት ሲነሳ አሮጌውን አመት መዘንጋት አይገባም። ምክንያቱም ወደ ኋላ ዘወር ብሎ ያሳለፍነውን በመፈተሽ የተከወነውን ለማድነቅ በቅድ ብቻ የቀረውን ወደ ተግባር ለመለወጥ ይበጃልና የሰነፈ ቢኖር ከብርታቱ በመለየቱ ተጸጽቶ ወደፊት ጠንክሮ ለመስራት ታጥቆ ለመነሳት ክፉ ስራ ሰርቶ ፈጣሪን ያስቀየመ ቢኖር ንስሐ ገብቶ ወደ ፈጣሪው ቀርቦ ለመዘጋጀትና ሌሎች ነገሮችን ለመስራት የዘመን መለዋወጥን ያክል ልዩ አጋጣሚ አይገኝም። ዘመን የሰው ልጆች ተግባራቸውን በጊዜ እየለኩ ወደ ውጤት ለማምጣት ካልሆነም በመጪው ለማሻሻል ቃል የሚገቡበት ከፈጣሪ የተሰጠ ጸጋ ነው። ለዚህ ይሆን ዘመን ታዛዥ እንጂ አዛዥ አይደለም የሚባለው። አዲስ አመት በየአመቱ የሚሰጠን ድል የትላንት ስህተታችን እንድናርም የተጣላን እንድንታረቅ የበደልን እንድንክስ የታረዝን እንድናለብስ የተጠማን እንድናጠጣ የተራበን እንድናበላ ከሁሉም በሚልቀው ፍቅር ተሞልተን በጎ በጎውን እንድናስብ ብሎም እንድንፈጽም ነው። የዘመኑ መቀየር ከቁጥር በዘለለ በእኛ ህይወት ውስጥ የተለየ ቦታ አለው። አዲሱ አመት በመጽሐፍ ውስጥ ለመጻፍ በመጠባበቅ ላይ እንዳለ አዲስ ምዕራፍ ከፊት ለፊታችን ቆሟል። አዲስ አመትን ለመቀበል ባሮጌው አስተሳሰብ መሄድ የለብንም። ፊትን ወደ ትላንት አዝሮ ወደ ነገ መሄድ አይቻልም። ሆኖም ስለ አዲስ አመት ስንናገር የሰው ልጅ በአዲስ አመት የተሻለ ደረጃ ለመድረስ ያቅዳል፣ ያስባል። የአዲስ አመት እቅድ ማለት ሰዎች በአዲስ አመት የተሻሉ ለመሆን ለራሳቸው የሚገቡት ቃል ነው። የአዲስ አመት እቅድ አንድ ሰው አንድ ጥሩ ነገር ለመስራት ወይም መጥፎ ባህሪን ለማድረግ ለራሱ የሚገባው ቃልም ነው። ዞሮ ዞሮ ሰው ቢያቅድ ህይወቱን መልካምና የተሻለ ለማድረግ ነውና ለሰዎችም መልካም ሆኖ መገኘትን መዘንጋት አይኖርብንም ይላል ስናነብ ያገኘነው አስተማሪ ጽሑፍ። የጽሑፉ ምንጫችን ኢዚያ ነው። አድማጮቻችን ቆይታችሁ ከኛ ጋር አብሮን ይሁን። አሁን አንድ ዜማ እንጋብዛችሁና ከዜማው በኋላ ተመልሰን እንገናኛለን።

አዲስ አመትና እቅዶቻችን። አዲስ አመት ሲመጣ ሁልጊዜ መልካም ነገሮችን እናቀዳለን። ካምናው በተሻለ በአዲሱ አመት ለመስራት፣ ለማደግ፣ ለመለወጥ፣ ለመማርና ለቀን ለመገኘት እንመኛለን። ምንም እንኳን ምኞቶቻችን ጥሩ ቢሆኑም ተግባር ላይ የሚውሉት ግን የተወሰኑት ናቸው። አዲስ አመት ሲመጣ አዲስ እቅድ ማቀዳችን ሳይሆን ለተግባራዊነቱ ተነሳሽነታችን ነው ጥሩ ቦታ የሚያደርሰን ወይም ስኬታማ የሚያደርገን። ሌላው ቀርቶ በባህሪ የተሻለ ሰው ለመሆን እንመኝና ካቀድነው አንድም ነገር ሳንለውጥ ሌላ አዲስ አመት ይተካል። እድሜ ቆሞ አይጠብቀንምና አንዱንም ነገር ሳንፈጽም በጊዜ መዘውር ውስጥ እየከነፍን የምንሄድበት ጊዜም ይመጣል። አዲስ አመትን ስናስብ አዲስ አስተሳሰብን ልናመጣ ይገባል። በአምና በሬ አይታረስም እንደሚባለው ባለፈው አመት የነበረ ነገር ሊቆጭንና አድርጌው ቢሆን ኖሮ እያልን ልንጸጸትበት አይገባም። ከሰራንበት ነገም ሌላ ቀን ነው። ነገም ሌላ ተስፋ አለው። ነገም ሌላ የእድገት መንገድን ይዞልን ይመጣል። የአዲስ አመት እቅዳችን ስንነድፍ ከሁሉም ነገር በላይ ቅንነት ሊኖረው ይገባል። በአዲስ አመት ንጹህ ልብን ይዘን ንጹህ የላባችን ውጤት ለማግኘት መመኘት፣ ፈጣሪ እንዲያሳካልን መማጸን አለብን። መልካምነት የሌለው ምኞትም ሆነ እቅድ እንደ ጉም ታይቶ የሚበን ነው። መልካም ለመስራትም የግድ ትልቅ ቦታ መገኘት አይገባንም። ባለን አቅም፣ በተሰማራንበት የሥራ ዘርፍ፣ በተሰጠን ችሎታ ከጎናችን ያለውን ሰው ማገዝ እንችላለን። አዲስ ዓመት ሲመጣም ሆነ ሌላ አዲስ ክስተት በሕይወታችን ስናልፍ ማስታወስ ያለብን ነገር መነሻችን ነው። የሰው ልጅ የነበረበትን ሁኔታ አሁን ካለበት ጋር ካላነጻጸረ መነሻውንና መድረሻውን ለማወቅ ይቸገራል። በእስራኤል ሀገርም ሆነ በኢትዮጵያ አሊያም ሌላ ዓለም ውስጥ ስንኖር የት ነበርን? እንዴት እዚህ ደረስን? መንገዳችን ምን ያክል አድካሚ ነበር? አሁን ያለንበት ተስማሚ ሁኔታስ እንዴት ሊመጣ ቻለ? ወደፊትስ ምን ይጠበቅብናል? ለትውልድስ ምን አደራ አለብን ብለን ማሰብ ግድ ይለናል። አንዳንዴ የነበርንበትን ነገር እንረሳና ያለንበትን ብቻ እንመለከታለን። ትላንትን ያላስታወሰ ዛሬ ያለበትን ሊረዳ አይችልም። ነገም መንገዱ ምን ሊሆን እንደሚችል ይቸገራል። አንዳንዴ የነበርንበትን ነገር እንረሳና ያለንበትን ብቻ እንመለከታለን። ትላንትን ያላስታወሰ ዛሬ ያለበትን ሊረዳ አይችልም። ነገም መንገዱ ምን ሊሆን እንደሚችል ይቸገራል። በአዲስ ዓመት አዲስ ህልምን ይዞ የባለፈውን ጅምር ለመጨረስና ነገ አምራች ትውልድ ለመሆን መጣር እንጂ ማማረር ምንም ውጤት አያመጣም። ከኛ በታች የሚኖሩትን ማየት አለብን። ማማረር ምንም ውጤት አምጥቶ አያውቅም። ለውጥ ትግልን ይፈልጋል። መልካም ነገርን ለማምጣት በሾሁና ጋሬጣው ማለፍ፣ አባጣና ጎርባጣውን መርገጥ ያስፈልጋል። ማንም ሰው አንድም ሀገር ያለ ልፋትና ድካም ያደገ የለም። ሁሉም በግልጽ አይናገረው እንጂ የየራሱ ያለፈ ታሪክ፣ ያለፈ የፈተና ጊዜ አለው። በአዲስ አመት ብሩህ ህሳቤ፣ ቀና አስተሳሰብ፣ ንጹህ ልቦና፣ ለጋሽ እጆች፣ ትውልድ ቀራጭ አእምሮ፣ አንድነትን ፈጣሪ ልብ እንዲኖረን መሆን አለበት። ያለፈው አመት ወደሚቀጥለው አመት መሻገር የሌለባቸው ነገሮች ቂም መያዝ፣ ጥላቻ፣ ዘረኝነት፣ ራስ ወዳድነት፣ ክፋት፣ ስግብግብነት፣ ምቀኝነት፣ ትዕቢት፣ አድመኝነት፣ እኔነትና የመሳሰሉት በአዲሱ ዓመት መወገድ አለባቸው። በአዲስ ዓመት አዲስ ተስፋ፣ አዲስ ብሩህ ነገር ልናልም ይገባል። መልካም አዲስ ዓመት። መስከረም የጭቁን ህዝብ የቀኑ ቀን የዘመን ትግሉ ሰመመን የየለት ድሉ ያመተመን የከርሞ ሽምድል ቡቃያ እንዲበቅል ከዛሬ ጉያ ወጣት ልጆችሽ ብቅ ይበሉ ለስምሽን ግጫ ይንቀሉ ለክብርሽ አበባ ቀጥፈው ቃልሽን ቃላቸው ይጻፈው አንደበታቸው ይዘምረው። መስከረም የብዙሃን ብሩህ ሰማይ ግዙፍ ደማቅ አደባባይ አብዮትን ቁጣጣሽ ሲሳይ ይዘምሩ እጽዋትሽ ይምነሽነሹ ጽጌያትሽ ከበሮ ይምቱ አምባዎችሽ ድላቸው ነውና ድልሽ ገድላቸው ነውና ገድልሽ። ደራሲ ደበበ ሰይፉ።

ለመለወጥ የሚያስፈልግህ አዲስ ሐሳብ፣ አዲስ አስተሳሰብ፣ አዲስ አመለካከት፣ አዲስ ማንነት፣ እንደወትሮው ያልሆነ አዲስ አካሄድ ያልተለመደ ያኗኗር ዘይቤ ነው። አዲስ አስተሳሰብ የመኖር ጉጉትን የሚጨምር፣ ወደ ደስታ፣ ወደ እርካታና ወደ መትረፍረፍ የሚያቀርብ ነው። በአዲስ አስተሳሰብና አመለካከት አዲስ የተሻለ ሰው ይኮናል። የስኬት ጉዞ ይፈጥናል። ለእልናው ይቀርባል። ከፍታው ላይ ይደረሳል። አዎ፣ የማትወደው ኑሮ የመኖር ግዴታ የለብህም። የመቀየር ሙሉ መብት አለህ። የማስደስትህ ስፍራ የመገኘት ግዴታ የለብህም። መቀየር ትችላለህ። በማትፈልገው ሁኔታ ውስጥ ራስህን የማቆየት ግዴታ የለብህም። ተነጥለህ መውጣት ትችላለህ። ዘወትር በማይረባና በማይጠቅም ጉዳይ የመጨነቅ ግዴታ የለብህም። ሁኔታውን የመቀየር ወይም የመተው ሙሉ መብትና አቅም አለህ። በህይወት ከመኖር በላይ ራስን ለመቀየር ዋስትና የሚሆን ነገር የለም። ሰው ራሱን፣ ቤተሰቡን፣ ሀገሩን፣ አህጉሩን፣ ዓለምን የመቀየር ትልቅ አቅም አለው። አዎ፣ አዲስ አስተሳሰብን አትፍራ። ለውጥን አትሸሽ። ያለህበትን ሁኔታ ሙሉ በሙሉ የመቀየር የማስተካከልና የማሳደግ አቅም እንዳለህ እምነት ይኑርህ። ከዛሬው ህይወትህ በተሻለ በአዲሱ የለውጥ አስተሳሰብና አመለካከት አመርቂ ውጤትን በራስህ ላይ ትመለከታለህ። ተጉዘህ የምትደርስበት ሩጥህ የምታገኘው ግሩም መዳረሻ ይኖርሃል። የምታድገው አዲስ አስተሳሰብና አመለካከት ሲኖርህ ነው። የምትቀየረው የለውጥ አስተሳሰብ ሲኖርህ ነው። ወዳጄ፣ በአዲስ አስተሳሰብ ተማመን። ወደ ህልምህ እንደሚያደርስህ መን። በእርሱም ተጓዝ። አስተውል። ለመለወጥ የሚያስፈልግህ አዲስ አመት ሳይሆን አዲስ አስተሳሰብና አመለካከት ብቻ ነው። ምንጭ ምርጥ ጽሑፎች።

የመከኑ ተስፋዎች በክፎች ሲራ በመቀኞች አድማ በንጣለው ምክራቸው በተንኮል ከተማ ስንት ተስፋ መክኖ ስንት ህልም ጨለመ ማፍራት ሳይታደል ባባባው ከሰመ እየተናበቡ በክፉ ስራቸው በቅናት አብረው አንድ ርምጃ ሲጥር መቶ ርምጃ ከፍተው በቅን ለሚተጋ ለምስኪን ተስፈኛ እንቅፋት ዘርግተው ሲጥሉት ክፉኛ ስንቱ ህህ ብሎ እድሜውም አጠረ ተስፋው ጤዛ ሆኖ ህልሙ ባጭር ቀረ ሲወድቅ ሲረግጡት ሲነሳ ሲጠልፉት መሻገር አቅቶት የህይወትን ምዕራፍ ከራሱ እንኳ አልፎ ለሀገር የሚተርፍ ስንት ህልም ተቀጨ ስንት መክሊት ባክኖ ይብሰል በየቤቱ ለታሪክ ለጊዜ ባለበት ተከድኖ ስንት ህልም ተቀጨ ስንት መክሊት ባክኖ ይብሰል በየቤቱ ለታሪክ ለጊዜ ባለበት ተከድኖ ገጣሚ ስንታየው ሀብታሙ

ፍቅርን ያዘው ፍቅር አጥብቆ ይዛል ፍቅር ያስተሳስራል ፍቅር አንድ ያደርጋል በእውነተኛ ፍቅር ዓለም ወደንከን አልባ ፍጹምነት ተጠጋለች መተሳሰቡ መደጋገፉ መተዛዘኑ ህይወትን ውብና አስደሳች ያደርጋል ሁሌም ስትፈልጊው አብሮሽ የሚሆን ካጠገብሽ የማይጠፋ በስሜቶችሽ ላይ የነገሰ አንቺነትሽን ያሳመረ ማንነትሽ ላይ እሴትን የጨመረ ከጎንሽ ለመሆን የማይሰስት ሁለንተናሽን የሚያከብር ፍቅርን በተግባር የሚኖር ህይወት አጋር ካለሽ ያንቺን ድርሻ ለመወጣት ወደ ኋላ አትበይ አንድ ሰው ብቻውን ጣፋጭ የሚባል ወኔ ፍቅር ህይወት ሊመሰርት አይችልም ፍቅር የሁለት ነፍሳት ውህደት ነው ፍቅር የህይወት ቅመም ነው ፍቅርን ከቃል በላይ የሚያደርገው በተግባር ውስጥ ነፍስ ስለሚዘራ ስለሚያድግ ሁሉ ነገርን መቀየር ስለሚችል ነው አዎ ጀግናዬ ፍቅርን ያዘው ፈታኝና ጣብቂኝ ነገር ውስጥ በትገባም አለመግባባት አለመረዳዳት ላሰብከው ግንኙነት መሰናክል ቢሆንብህም ቅድሚያ መስጠት የሚገባህ ግን ያላስቀደምከው ትኩረት ግን የሚፈልግ ነገር ግን ያልሰጠኸው ነገር ቢኖርም የፍቅርን ጉዳይ በፍቅር መንገድ ለመፍታት ቅድሚያ ስጥ የቃላት ጋጋታ ጣፋጭ ንግግር ጊዜያዊ ማሽቃበጥ ለፍቅር ጥላው ቢሆን እንጂ መገለጫው ሊሆን አይችልም ፍቅርን መኖር ካለብህ በትክክለኛው ባስደሳችሁ ስሜት በሚሰጠውና በአምላክ በተባረከው ፍቅር ውስጥ ራስህን አስገባ ፍቅር ብርሃን ነው ፍቅር የለም ወይም አለ የሚል ሰጣ ገባ ውስጥ ከምትገባ ቢኖር ምን ይጠቅመኛል ምን አተርፋለሁ በህይወቴ ብተገብረው ብኖረው ምን አገኛለሁ ብለህ ራስህን ጠይቅ ለራስህ የምትሰጠው ክብርና ፍቅር ከሌሎች ከሚሰጥህ ጋር የተቆራኘ መሆን አይጠበቅበትም ፍቅር የመሆንህ ዋነኛው ምክንያት ራስህን መቀበል መቻልህንና ማንነትህን መውደድህ ነው አዎ የምትመኘውን አይነት የፍቅር ህይወት ላታገኝ ትችላለህ አንተ ግን ልትፈጥረው ልትሆነውና ልታስገኘው ትችላለህ አንተ መፍጠር የሚገባህን ፍቅር ከሌላ ሰው እንዲሰጥ መጠበቅ የዋህነት ነው ውስጥ የማልቅ ብርሃን ይያለ ሌላ ከውጭ ብርሃን በመጠባበቅ ራስህን እስረኛ ማድረግ ሞኝነት ነው ፍቅር ስለመኖሩ ሐሳብ ቢገባህም እርሱ ግን ትልቁ የምድራችን ኃያል ነገር ነው ለሴኮንድም ኃይሉን የሚቀማው ነገር የለም ለጊዜያት በበላይነት የሚቆጣጠረው አይኖርም ፍቅር ባለበት ሁሉ ሰላም አለ ፍቅር በተከበረበት ሁሉ ዕውቀት ከጥበብ ደስታም ከሐሴት ህብረት ይፈጥራሉ አንድ ይሆናሉ ፍቅርን ይዘህ የማይሸነፍልህ እጅ የማይሰጥህ የማይንበረከክልህ ሰው የለም ምድርን ከጦር በላይ ከገንዘብ በተሻለ ፍቅር አንድ ያደርጋታል ሰላም ይሰጣታል ያረጋጋታል በሄድክበት ሁሉ ፍቅርን ያዝ ፍቅርን አስቀድም ፍቅርን ስበክ ፍቅርን ኖር ፍቅር ሁን ፍቅር ስጥ ምንጭ ምርጥ ጽሑፎች

በሆያ ሆዬ ጎትቶ አንቺ ሆዬ ያወረሰኝ ፍቅርሽ ነው ያጎረመሰኝ ጢም ካፊያ ካገጭ ብጉርዶፍ ከጉንጭ የፈላ ያጥለቀለቀኝ ሸክር ድምጽ ደርሶ ያነቀኝ ጨርቄን አስጥሎ ያሞቀኝ ፍቅርሽ ነው ማደገን ያሳወቀኝ አስታውሹ ስንተዋወቅ ከርሻችን ስንቀራረም ከልብሴ ስታላቅቅኝ ጉያዬ ባዶ አልነበረም ሳገኘሽ እንደ መስከረም ለመለም መለመላዬን ፍቅርሽ አስጌጠው ጉያዬን ለገላሽ መረማመጃ ወረሰኝ ጥቁር ስጋጃ ለጉያሽ የክብር ንጣፍ ለበስኩኝ የጠጉር ምንጣፍ ለተወር እንዳለፈው ጾታውን እንዳለየሽል ሁለመናዬ ውሽልሽል ነበርኩኝ ባንቺ ሳልገኝ ፍቅርሽ ነው ወንድ ያደረገኝ ብዮችን ጉርጌ አስቀብሮ ነበልባል ጉድጓድ ጠበቀኝ ልጅነት የጣልኩበትን ለማደግ ማንሳቴ በጀ ሰምን ክርሸማ ገላዬ ጧፍ ሆነ ተንቀለቀለ ነፍስሽ ከነፍሴ ተዘራች ስጋዬ ውስጥሽ በቀለ እኔ ወደ እኔ ፈሰስኩኝ ፍጥረቴ ተቀላቀለ አየ ልጅ ነገር እስከ ምል ያላንች ራሴን ስቃኝ ከጭቃ ቡኮ የነጥቆ ወደ ትንፋሽሽ ያነቃኝ ፍቅርሽ ነው ላዳም ያበቃኝ ገጣሚ ረዴታ ሰፋ

አድማጮቻችን በዜማው ዘና እንዳላችሁ ተስፋ እናደርጋለን። መላ ይሁዳውያን ሮሻሻናን የምናከብረው በልዩ ሁኔታና በመወቀ ስሜት እንዲሁም በአዲስ ተስፋ ተሞልተን ነው። ከአመት አመት በአዲስ ተስፋና ብሩህ ሐሳብ ተሞልተን አመት በዓልን ስናከብር ውስጣችን በደስታ የተሞላ ይሆናል። ያለፈውን አመት አልፈን ለአዲሱ አመት የተለያዩ ቅዶችን እንነድፋለን። ሮሻሻናን መላ ይሁዳውያን በታላቅ ስነ ስርዓትና ሃይማኖታዊ መገዛት እንድናከብር ቅዱስ መጽሐፍ በሆነው በቶራ ወይም ኦሪት ፈጣሪ ካዘዛቸው አምስት ዋና ዋና በዓላት አንዱ ነው። በኦሪት ዘሌዋውያን ምዕራፍ 23 ቁጥር 25 እንደተጻፈው እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በሰባተኛው ወር በመጀመሪያው ቀን ረፍት ይሁን፣ በመለከት ድምፅ መታሰቢያ የተቀደሰ ጉባኤ ይሁንላችሁ፣ የተግባር ሥራ ሁሉ አታደርጉበት፣ ለእግዚአብሔርም የእሳት ቁርባንን አቅርቡ ይላል። በዚህ መሠረትም አዲስ ዓመትን በትሽሬ ወር እናከብራለን። አድማጮቻችን፣ ስለ በዓሉ ሃይማኖታዊ ትንተናውን ለመንፈሳዊ አባቶች በመተው እኛ ባህላዊ እይታውንና ተያያዥ ነገሮችን እንመለከታለን። ሮሻሻና የሚለው የዕብራይስጥ ቃል ትርጉሙ ሲተነተን ሁላችንም እንደምናውቀው ሮሽ ማለት ራስ ማለት ሲሆን ሻና ማለት ደግሞ ዓመት ማለት እንደሆነ ለሁላችንም ግልጽ ነው። ጠቅለል ባለ አነጋገር ሲተረጎም ደግሞ ሮሻሻና ማለት የዓመቱ ራስ ማለት ነው።

በመላው ዓለም የሚኖሩ ህዝቦች እንደየባህልና ወጋቸው አዲስ ዓመትን ሲያከብሩ ያለፈውን ዓመት ስኬትና ውድቀታቸውን በትዝታ እየቃኙ በመገምገም በአዲሱ ዓመት አዲስ ነገር ለመፈጸም በአዲስ መንፈስ ሲነሳሱ ማየትና መስማት የሰው ልጅ ሰው ሆኖ መኖር ከጀመረበት ጊዜ አንስቶ የነበረ ክስተት ነው። ነገም ይቀጥላል። እኛ ይሁዳውያንም በራሳችን እንድንኮራ የሚያደርጉን ብዙ መንፈሳዊና ሰው ሰራሽ ቅርሶች አሉን። ከነዚህ ውስጥ ማብዛኞቹ በፈጣሪ ታዘዙት በዓላት ይገኙበታል። በሮሽ አሻና ያለፈውን ዓመት ስኬት በአዲሱ ዓመትም ለመድገም የምንነሳበት አለያም ያለፈውን ዓመት ውድቀታችን በአዲሱ ዓመት አስተካክለን የተሻለ ውጤት የምናስመዘግብበትና በስኬት የምንጓዝበት እንዲሆን በመወቀ ስሜትና በአዲስ መንፈስ መነሳሳት ይኖርብናል። በመሆኑም አዲሱ ዓመት የሰላም፣ የፍቅር፣ የጤና፣ የብልጽግና፣ የደስታ፣ የስኬት፣ የበረከት፣ የአንድነት፣ የመከባበሪያና የመደጋገፊያ ዓመት እንዲሆንልን ከልብ እየተመኘን በዓሉን ሞቅ ደመቅ ለማድረግ አንድ ዜማ እንጋብዛችሁ። ቆይታችሁ አብሮን ይሁን።

አድማጮቻችን በዜማው ዘና እንዳላችሁ ተስፋ እናደርጋለን። ቀጥለን በሮሻሻና ስለሚቀርቡ ምግቦች አጠር ያለ መረጃ እናቀርባለን። በሮሻሻና ዋዜማ ከሚቀርቡና ከሚበሉ የምግብ አይነቶች መካከል ያሳራስ፣ ማር በዳቦ፣ ተምር፣ ካሮትና የሮማን ፍሬ ዋነኞቹ ናቸው። እነዚህ የምግብ አይነቶች የሚበሉበት ራሱን የቻለ ልዩ ትርጉምና ምክንያት አላቸው። ያሳ ወይም የበግራስ ያሳው ራስ የሚቀርበው በአዲሱ ዓመት አምላካችን ለመልካም ነገር ሁሉ ራስ አድርገን ብለን መልካም ምኞታችን መግለጫ እንዲሁም እኛ ይሁዳውያን ራስ እንጂ ጅራት አይደለንም ማለትም የመጀመሪያ ህዝቦች እንጂ ተከታዮች አይደለንም ለማለት እንደሆነ ይነገራል። ማር በዳቦ በአዲሱ ዓመት አምላካችን ህይወታችንን እንደ ማር የጣፈጠ ያደርግልን ለማለት የምንመገበው ነው። የሮማን ፍሬ የሮማን ፍሬ ከ613 በላይ ፍሬዎች ስላሉት ፈጣሪ አምላክ መጪውን ህይወታችን እንደ ፍሬው ያብዛልን ለማለት ሲሆን በአብዛኛው በኦሪት የታዘዙ አድርግና አታድርግ የሚሉ 613 ትእዛዛትን ይወክላል ይባላል። ተምር ተምር የምንመገበው ፍሬው ጠንካራ ስለሆነ እኛንም እንደ ፍሬው ጠንካራ አድርገን ለማለት ነው። ካሮት ካሮት የምንበላው በኢብራይስጥ ጌዘር የሚለው ቃል ስላለውና ይህም ግዚራ ወይም ፍርድ ከሚለው ቃል ጋር ተያያዥነት ስላለው አምላክ እስከ ዮም ኪፑር ባለው ጊዜ በሚሰጠው ፍርድ በመልካም መዝገብ እንዲያሰፍረን ለመመኘት ነው። እንዲሁም የካሮት ስር ወደ ታች ስለሚስፋፋ እንዲህ አስፋፋን ለማለት ነው። እንዲሁም ሌሎች የምግብ አይነቶች በዚህ ቀን ይቀርባሉ። ብዙ ቤተሰቦች በአንድ ላይ በመሰባሰብ ባህሉን የማክበር ልምድ አላቸው። የተከበራችሁ አድማጮቻችን በዝግጅታችን ዘና እያላችሁ እንደሆነ ተስፋ እናደርጋለን። ቀጥለን በሮሻሻና ሾፋር ወይም ቀንደ መለከት ለምን እንደሚነፋ አጠር ያለ መረጃ እናቀርባለን። በሮሻሻና የሚከናወነው ሌላኛው ሃይማኖታዊ ስነ ስርዓት የሾፋር ወይም ቀንደ መለከት የመንፋት ስርዓት ነው። በዚህ የሮሻሻና በዓል ላይ የሚነፋው ሾፋር የሚሰራው ቢያንስ አንድ ዙር ከተጠመዘዘ የበግ ቀንድ ነው። የቀንዱ መጠማዘዝ ታላቁ የእስራኤላውያን አባት አብርሃም ልጁን ይስሐቅን ፈጣሪ አምላክ እንዳዘዘው ሊሰዋው ባለ ጊዜ አምላክ ያደረገውን ተአምር ለማስታወስ ነው። በኦሪት ዘሁልቁ ምዕራፍ 29 ቁጥር 1 ላይ እንደተገለጸው በሰባተኛው ወር በመጀመሪያው ቀን የተቀደሰ ጉባኤ ይሁንላችሁ፣ የተግባር ሥራ ሁሉ አታደርጉበት፣ መለከት የሚነፋበት ቀን ይሁንላችሁ ይላል።

አዲስ አመት ብሩህ ተስፋን ሰንቆ ይመጣል። አዲስ አመትን ስናስብ ሁሉም በአዲስ አመት አዲስ ተስፋ ፊት ለፊቱ የሚጠብቀው መሆኑን ገነዘባለን። እኛም በተስፋ ተሞልተን ነገ ጥሩ ነገር ለመስራትና ስራችን በቅድ መርተን ስኬታማ እንድንሆን ዛሬውኑ መነሳት ይገባናል። ዘመን ሲለወጥ ሁላችንም የተሻለ ነገር በመስራት ለሀገር ለወገንና ለራሳችን ጠቃሚ ዜጎች ልንሆን ይገባል።

ባይገርምሽ በዮሐንስ ሞላም ወራት ተጓደዱ ቀናት ተገፋፉ ክረምት በጋ ሄዱ ጸደይ በልጋለፉ እንዳዲስ ሊመጡ ዳግም ተሰለፉ ዘመናት ተዋጁ ወቅቶች ተቀዳጁ ዞሮ ተገናኘ ዞሮ ተለያየ ዘመድ ከዘመዱ ወዳጅ ከወዳጁ እኔ ስጠብቅሽ ዝምብዬ ስወድሽ ሰኞ ማክሰኞ ሮብ ሐሙስ አርብ በረሩ ቅዳሜና እሁድ ብልጭ ድርግም አሉ ሳምንታት ከነፉ ወራት ተቀየሩ ተካ ተካ ነገር እንደ ገመድ ዝላይ እንደ ልጅ ጨዋታ ሁሉ በግርግሩ እድሜን ሊሰፍሩ ጊዜን ሊቀምሩ ከሞት ሊያጠጋጉኝ በህብረት ተዛየሩ ተግተልትለው ወጡ ደግሞ ሌሎች መጡ እኔ ተገትሬ ደጅ ደጁን ስቃኘው ቆሜ ስጠብቅሽ በናፍቆት ታውሬ ዝም ብዬ ስወድሽ በፍቅር ታስሬ ያዘገመ መስሎ የኔን እድሜ ጎማጅ የጥበቃን ምንጃ አዱኛዬን ወሳጅ የቀን የሳምንታት የወራት ጥርቅም አመቱ ተገፋ እብስ ብሎ ሄደ ሲያደክም ሲያዘግም እንደዋዛ ልም ቆሜ ስጠብቅሽ ዝም ብዬ ስወድሽ ከስከ አልቦ ነገር ቢጠና ከላይታች የፈጠነ መስሎ ዓለም ሙሉ ታካች ሟጉል ተጎተተ አልገፋ ማለ ቀናቱን ደረተ ደቂቆች ከመረ ሰዓታት አንኳተተ ለአንድ ራሱ ቁራጭ ሳምንት የማይሞላ በወግ ተከፋፍሎ ሳምንታት አሰላ ከቀን ተመሳስለው በህብረት የመሸጉ የናፍቆት ሳምንታት ካመት የተጠጉ ጉልበቴን አዛሉ ጉንጭን አሞገጉ ልቤን አሸፈቱ በመስመር ተንጋጉ ቆሜ ስጠብቅሽ ዝም ብዬ ስወድሽ ያደለው እንዳንቺ እንኳን ክብሩ ጽድቁ ስር ጥፍሩ ሸጋ ጣጣው ሳይቀረንቁ ሲያስቡት መድመቁ ሲያዩት ማብረቅረቁ ሌላ አዲስ ማርቀቁ ሌላ መፈልቀቁ መቀየሩ ላይቀር ውድን ማስጨነቁ መሄድ መምጣት ብርቁ ልብን ማስጠበቁ እንቁጣጣሽ እንቁ ሌላ አዲስ ጥበቃ አዲስ ጥቅላመት የመናፍቅ ጣቃ ውድ የመውደድ ስር ውድ የማሰብ ስፍር ውድ የማለት ክምር ፍቅር ያለ ፈረቃ ሚስተናገድበት እንቁ ጣጣሽ ሄደ እንቁ ጣጣሽ መጣ ለክብርሽ እንቁ አዝሎ ለናፍቆትሽ ጣጣ ጥበቃን ኮልኩሎ ከደጃፌው አለ ልቤን አሰለለ ነፍሴን አዋለለ ቆሜ ስጠብቅሽ ዝም ብዬ ስወድሽ በቴ አበባሽ ዜማ ደጅ ይቀበቀባል ልቤም ይጨፍራል አበባ ይሽላል ሴቶቹን ያጅባል ካዝማች ይቀበላል ለምለም ለምለም ይላል ድመቂ ቀለሜ ምጭልኝ ሐኪሜ ይፈወስ መሜ ተከሰችው ባለም ልቤ አይኑ ይስለምለም ዓለሙም ይደምም በኔና አንቺ ጥምረት በኔና አንቺ ስምረት የኔ አደይ አበባ ድረሽ ከጎጆ የአዲስ ዓመት ይሁን መስከረሙ ይጥባ አንጀቴም ፍቅርሽን እንደ ልጅ ይባባ አበባ ዘንጥፈሽ አበባ ዘንጥፌ አደዩን ቀንጥሰሽ አደዩን ቀንጥሽ እንቁጣጣሽ ይሁን ከልብሽ ከልቤ አብረን እንሙነሽ ነሽ ንዋል ከመደቤ

የተከበራችሁ አድማጮቻችን ለዛሬ አዘጋጅተን ያቀረብንላችሁ የአውደ አመት ፕሮግራም ይህን ይመስላል። የዛሬ አመት በሰላም እንዲያደርሰን መልካም ምኞታችንን ገልጻለን። በእያላችሁበት መልካም አውደ አመት መልካም አዲስ አመት ይሁንላችሁ ይሁንልን እያልኩ ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ደና ሁኑ።